0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ሄት በኤሉል ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 21 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 15 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቀነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ከ44 ዓመታት በፊት በሱልጣን ያኩቡ ውጊያ ወቅት የህይወት መስዋዕትነት የከፈለው በዚህ ሳምንት አጽሞ ወደ እስራኤል የተመለሰው የሻምበል ባሻ ይሁዳ ካልጽ የቀብር ስነስርዓት ዛሬ እረፋዱ 10 ሰዓት ላይ ይፈጸማል ተባለ። በጀኒና አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። የሂዝቦላ ድርጅት ኢራኬስ አሊ ተሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ገለጸ። ጋሌ ጻሃል የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈው ውሳኔ ከፍተኛው ፍርድ ቤት ባጋጽ ውድቅ አደረገ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጀኒና አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። በመከላከያ ሰራዊቱ በኩል ጉዳት አልደረሰም ተብሏል። እርምጃ የተወሰደበት አሸባሪ ጩቤ ታጥቆ ወደ ወታደሮች የተቃረበ መሆኑን ከደረሰን ዘገባ መረዳት ችለናል። ይህ በዚህ እንዳለ የእስራኤል የአየር ኃይል ሌሊቱን በደቡብ ሊባኖስ በተለያዩ ቦታዎች ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘግበዋል። የአየር ኃይሉ በደቡብ ሊባኖስ አልማንሱሪ፣ ረኬስ አሊ ተሃርና ሮማን በተባሉት አካባቢዎች ጥቃት ማድረሱን የሊባኖስ መገናኛ አውታሮች ዘግበዋል። ከ44 ዓመታት በፊት በሱልጣን ያኮብ ውጊያ የህይወት መስዋዕትነት የከፈለው እና በዚህ ሳምንት አጽሞ ወደ እስራኤል የተመለሰው የሻምበል ባሻ ይሁዳ ካልጽ የቀብር ስነስርዓት ዛሬ ረፋዱ 10 ሰዓት ላይ ይፈጸማል ተባለ። የቀብር ስነስርዓቱ በኢየሩሳሌም በሚገኘው ሃራዛይቲም በተባለው መካነ መቃብር የሚከናወን ሲሆን የአስክሬን ሽኝቱ የሚጀምረው በ8 ሰዓት ተኩል በጊቫት ዋሽንግተን በሚገኘው ኬረምቢ አቪኒ በተባለው የየሽቫ ትምህርት ቤት እንደሆነ ተገልጿል። የእስራኤል መከላከያ ሰራዊት ዋና አዛዥ ወይም ኢታማጆር ሹም እያል ዛሚር በውጊያው የጠፉት ሁሉም ወታደሮች ወደ እስራኤል በመመለሳቸውና የሱልጣን

መከላከያ ሰራዊት ጋር እስከ መጨረሻው ለመፋለም የሚመርጡ መሆናቸውን ምንጩ ጨምሮ ገልጿል። የሂዝቦላ ድርጅት ቦታውን አሳልፎ ከመስጠት በውጊያ ተሸንፎ ቦታው በእስራኤል መከላከያ ሰራዊት እጅ ቢያዝ እንደሚመርጥና በአካባቢው ተጨማሪ ኃይል ለማጠናከር እየተዘጋጀ መሆኑን ከደረሰን ዘገባ መረዳት ችለናል። ጋሌጻል የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈውን ውሳኔ ከፍተኛው ፍርድ ቤት ባጋጽ ውድቅ አደረገ። ከፍተኛው ፍርድ ቤት ባጋጽ ጋሌጻል ሬዲዮ ጣቢያ እንዲዘጋ የተላለፈውን ውሳኔ በመቃወም የቀረበውን አቤቱታ ተቀብሎ ጣቢያው እንዳይዘጋ ያስተላለፈውን ውሳኔ ጠቅላይ ሚኒስትር ቢናሚን ናታንያሁ ውሳኔውን ተግባራዊ ሊያደርጉ ይችላሉ ተብሎ እንደሚጠበቅ ያራሻ ፒራ ከላከችው ዘገባ መረዳችለናል። ከባጋጽ ውሳኔ በኋላ መከላከያ ሚኒስትር እስራኤል ካጽ ባስተላለፉት መልእክት የጋሌጻል ሬዲዮ ጣቢያ ከመርጫው በኋላ ይዘጋል ማለታቸው ተገልጿል። የጋሌጻል ሬዲዮ ጣቢያ ተጠሪነቱ ለመከላከያ ሚኒስትር መስሪያ ቤት መሆኑ ይታወቃል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ እንደሚጨምርና በአብዛኛው የሀገራችን ክፍል ከባድ ሙቀት ይኖራል ተብሎ እንደሚኖር ነገ ቅዳሜ ጀምሮ የሙቀቱ መጠን ደረጃ በደረጃ እየቀነሰ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭ 32፣ በሃይፋ 31፣ በጽፋት 35፣ በቤትሻን 42፣ በብኤርሸባ 34፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ ነው።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬው ተማቸው ላምባባን ያቀረባችሁን ዋናውና ርዕሰ ጉዳዮች እንመለከታለን። ሶስት ሁለታዊ ጋዜጦች ደርሰውናል ዛሬ ሃሪስ ኤዲዮታሮኑትና ማሪብ ሶስቱንም ጋዜጦችን እንመለከታለን። ያው መጀመሪያ ገጻቸው ላይ ትኩረት ያደረጉባቸው ርዕሰ ጉዳዮች ላይ ትኩረት እናደርጋለን። እኛም የዲዮታሮኑትን ስንመለከት በመጀመሪያ ገጹ ላይ እንግዲህ የፊታችን ጥቅምት ወር ስለሚካሄደው ምርጫ ነው የሰጠው ርዕሰ ጉዳይ። ሚሊዩምኒኪም ይላል። ሚሊዩምኒኪም በመከላከያ ሰራዊት ውስጥ በተጠባባቂነት የሚያገለግሉ ወታደሮች እንግዲህ በነሱ ስም የተቋቋመ የፖለቲካ ፓርቲ አለ። በአጠቃላይ ግን ሚሊዩምኒኪም በመከላከያ ሰራዊት ውስጥ በተጠባባቂነት የሚያገለግሉ ወታደሮች ከአይዘንኩት ጋር ናቸው ይላል ርዕሰ ጉዳዩ። የአይዘንኩት ጋዲ አይዘንኩት የቀድሞ የእስራኤል ኤታማዦር ሹም በመከላከያ ሰራዊት ውስጥ እንግዲህ ያው ከፍተኛ ስልጣን የነበራቸው ናቸው። ወደ ፖለቲካ ከገቡ ደግሞ ቆይተዋል። በአሁኑ የፖለቲካ የምርጫ ውድድርም ያሻር የተሰኘው ፓርቲያቸው እሳቸው ያቋቋሙትና በእሳቸው ኃላፊነት የሚመራው ፓርቲ አብዛኛው ድምጽ ያገኛል ተብሎ ይጠበቃል። በተለያየ ጊዜ በሚወጡ ከህዝብ ላይ በሚወሰዱ ቅድመ ጥናት ወይም ግምገማዎች ላይ የዲዮታሮኑት በዛሬ ዘገባው ያሻር የጋዲ አይዘንኩት ፓርቲ 33 ያገኛል፣ የ33 መቀመጫዎችን በክኔሴቱ ይላል። ከዛ ቀጥሎ ሊኩድን አስቀምጧል። የሊኩድ ፓርቲ 22 መቀመጫዎችን ያገኛል ይላል። እንግዲህ በየጊዜው የተለያዩ ተቋማት የሚያደርጉት ጥናት የተለያየ ቁጥር ይገለጻል። ያሻርና ሊኩድ ግን አንዳንዴ ተመሳሳይ ቁጥር በክነሴቱ ተመሳሳይ መቀመጫዎችን ሊያገኙ እንደሚችሉ የሚገልጹ ቅድመ ጥናት ወይም ግምገማዎች አሉ። አንዳንዴ በአንድ በሁለት ሲበላለጡ፣ በዛሬው ደግሞ የዲዮታ ሀሮኖት ባቀረበው ጥናት ያሻር 33፣ ሊኩድ 22፣ በያሀድ የተሰኘው ደግሞ ናፍታሊ ቤኔት የሚመሩት ነው። በያሀድ የናፍታሊ ቤኔት ፓርቲና የሻቲድ የአይር ላፒድ ፓርቲ ተዋህዶ አንድ ላይ በያሀድ ብሎ ስማቸውን ከሰየሙ ቆይተዋል። ፓርቲዎች አንድ ላይ ሆነው በያሀድ ደግሞ 17 መቀመጫዎችን በክነሴት ያገኛል ይላል። እንግዲህ በተወሰደው ግምታዊ ቅድመ ጥናት ግምገማ ማለት ነው። ከዚህ ጋር ተያይዞ ሚሊዩምኒኪም በተጠባባቂነት የሚያገለግሉ ወታደሮች አይዘንኩትን ሊመርጡ ይችላሉ፣ ከአይዘንኩት ጋር ናቸው። ምክንያቱም ይላል እንግዲህ 70% የሚሆኑት ነው የሚለው በዘገባው እንደተገለጸው 70% የሚሆኑ በተጠባባቂ የሚያገለግሉ ወታደሮች አሁን ስልጣን ላይ ያለው መንግስት ሆካጊዩስ የሀረዲ ማህበረሰብ በመከላከያ ሰራዊት ውስጥ እንዲዘምቱ እንግዲህ ያለው የህግ ሂደት ሆካጊዩስ እየተባለ ነው የሚጠራው። እንደሚታወቀው በሆካጊዩስ ወይም በዘመቻ ህጉ ላይ ያለው አካሄድ ልክ አይደለም እና በዚህ ምክንያት እንደ ተጠባባቂ ወታደሮች አመለካከት በዚህ ሂደት ምክንያት አይዘንኩት እንዲመርጡ ይችላሉ፣ 70% የሚሆኑት አይዘንኩት ከአይዘንኩት ጋር ናቸው የሚል ዘገባ አቅርበዋል። ይሄ የመጀመሪያው ርዕሰ ጉዳይ ነው። ሌላው ደግሞ እንግዲህ ሁሉም ጋዜጦች ላይ የቀረበ ርዕሰ ጉዳይ ነው። ትናንት በእስራኤል ዓለም አቀፍ አየር መንገድ በቤን ጉሪዮን የአየር መንገዱ ሰራተኞች የስራ ማቆም አድማ አድርገዋል። በዚህ ምክንያት በበረራዎች ላይ በጣም ከፍተኛ የሆነ መስተጓጎል እንግዲህ 600 የሚሆኑ በረራዎች በሰዓቱ እንዳልወጡና ከ100 ሺህ በላይ የሚሆኑ ተጓዦች በጣም ረዥም ሰዓታትን እንደጠበቁ በጣም አስቸጋሪ ሁኔታ ተፈጥሮ እንደነበረ በቤን ጉሪዮን ዓለም አቀፍ አየር መንገድ ትናንት ጀምሮ መገናኛ አውታሮች ሰፊ ትኩረት ሰጥተው ሲዘግቡት እየዘገቡት ያለ ርዕሰ ጉዳይ ነው። ዛሬም ጋዜጦች በሰፊው ተመልክተውታልና የመንገድና ትራንስፖርት ሚኒስትሯ ወይዘሮ ሚሪ ረጌብ በሞሮኮ ናቸው እረፍት ላይ እና ሞሮኮ ባሉበት ሆነው የአየር መንገዱ የሰራተኞች ኮሚቴ ባዳው ቪዲም እያለ ምንጠራው ማለት ነው እንግዲህ የሰራተኞች ኮሚቴ ልክ አይደለም አካሄዱ ይህን ሰልፍ እንዲፈቅድ ማድረጉና ሰልፉ መካሄዱ በማለት ወቅሰዋል። በዘገባውም እንግዲህ ተያይዞ እንደተገለጸው የአየር መንገዱ የሰራተኞች ኮሚቴ በሊኩድ ፓርቲ ነው የሚመራ ይላል። እንግዲህ በሊኩድ ፓርቲ እጅ ነው
ትናንት በነበረው ሰልፍ ግን ተወቅሷል። የትራንስፖርት ሚኒስትሯ በጣም ወቅሰዋል። የነበረው የረዥም ሰዓት መጓተት እንግዲህ ከስድስት ሰዓት ጠበቅን ያሉ ተጓዦች አሉ፣ ከዛ በላይ ከዛ በታች። የበረራ ሰዓቱ የሚወጣበት ሰዓት ሲቀየር መቀየሩን ያላወቁ መንገደኞች ምስክርነት ቃል ሰጥተዋል እና ሰፊ ዘገባ አቅርበዋል የዲዮታ ሮኖት። በዚህ ዙሪያ ትናንት በቤንጎሪዮን አየር መንገድ የነበረው የተጓዦች መስተጓጎል፣ የበረራዎች በሰዓት አለመውጣት በጣም ባልነበረ ታይቶ በማይታወቅ ሁኔታ ችግር የፈጠረ ነበር ይላል። ተጓዦች ካሳ የሚከፍሉበትን ሁኔታ ሁሉ ሀሳብ እያነሱ እንደሆነ ካሳ የሚከፈላቸውን ማለት ነው አየር መንገዱ ለተጓዦች ያው እንዲሁ ዝም ብሎ በተቃጠለው ሰዓታቸው ከዚህ ከበረሩ በኋላ ደግሞ ኮኔክሽን ወደ ሌላ ሀገር ለመብረር የነበረው በረራቸው ሁሉ ያው አመልጧቸዋል እና የነበረው ሂደት ቀላል እንዳልነበር ዘገባዎች ሰፊ ትኩረት ሰጠውበታል። በዚህ ጉዳይ ሌላው ርዕሰ ጉዳይ በዚሁ በዲዮታ ሮኖት ላይ የተገለጸው በምርጫው ነው። እንግዲህ በሰሜን እስራኤል ይላል በሰሜን እስራኤል በኩል ከጦርነቱ በኋላ እንግዲህ ሀገራችን ለአመታት ከጥቅምት ሰባቱ ጥቃት በኋላ 2023 ዓ.ም እስካሁን ድረስ እንግዲህ ጦርነቱ በአብዛኛው የተሻለ ሁኔታ ቢሆንም ቢጠናቀቅም ያው የጦርነት አይነት ነገር አለ። አሁንም ተጠናቀቀ ሙሉ በሙሉ ማለት አይቻልም። በዚህ ጊዜ በጦርነቱ ጊዜ ለደረሰው ጉዳትና ችግር በሰሜን እስራኤል ምን ለውጥ ተደረገ፣ መንግስት ምን ለውጥ አደረገ በማለት መንግስት ብቻ ሳይሆን ለፓርቲ ኃላፊዎች የተሰነዘረ ሀሳብ ነው። ምን ለውጥ ተደረገ ከጦርነቱ በኋላ በሰሜኑ እንደገና መልሶ እንዲቋቋም ተደርጓል ወይ የሚል ጥያቄ ቀርቧል። በጋዜጣ ውስጥ ግልጽ በዚህ ጉዳይ በስፋት ተዘግቧል። ከዚህ ጋር ተያይዞ ዲሞክራቲም የተባለው ፓርቲ ሊቀመንበር ያኢር ጎላን ግልጽ የሆነ ሀሳብ አቅርበዋል ይላል ዘገባው። በእሳቸው እንግዲህ የሚመሩት ፓርቲ እሳቸውን ፓርቲ ርዕዮተ ዓለም የሚደግፉ ሌሎች ፓርቲዎች ጋር ተጣምሮ በሚቋቋመው መንግስት ለውጥ ሊያደርጉ እንደሚችሉና ከዚህ በፊት በህብረተሰቡ መካከል ልዩነት ሊፈጥሩ የሚችሉ ሀሳቦችን ተናግሬ ከሆነ ያው በተናገርሁት ሀሳብ ላይ አልጸጸት ምልክ ነኝ ተናግሬ ይሆናል ህብረተሰቡ የሚከፋፍል ሀሳብና ለውጥ ማድረግ አለብን የሚል ሀሳብ ተናግረዋል የሚል እንግዲህ ስለሳቸውም የቀረበ ሰፊ ዘገባ አለ። ከምርጫው ጋር የተያያዘ ርዕሰ ጉዳይ ነው። ወደሚቀጥለው ጋዜጣ ስናልፍ ሀሬጽ በመጀመሪያ ገጹ ላይ ሐማስ እንደገና እየተቋቋመ ነው ይላል። ሐማስ እንደገና እየተቋቋመ ነው። በጋዛ ሰርጥን በሚያዋስነው አካባቢ የሚኖሩ እስራኤላውያን ጥርጣሬ ከፍተኛ ጥርጣሬ እያደረባቸው ነው። መከላከያ ሰራዊቱ ደህንነታችን ሊያስጠብቅ ይችላል ወይ? የሐማስ ድርጅት እንደገና ወደ አካባቢው ሰርጎ ገብቶ ጥቃት ማያደርስበት ሁኔታ በምን እርግጠኛ እንሆናለን? በማለት ጥርጣሬ እንዳደረባቸውና በመከላከያ ሰራዊቱ ላይ ሙሉ በሙሉ የሆነ እምነት ለመጣል እየተቸገሩ እንደሆነ እየተጠራጠሩ ነው እንደሆነ የሚል ዘገባ አቅርቧል ሀሬጽ። በመከላከያ ሰራዊቱ በኩል ደግሞ ምንም ችግር እንደሌለና መከላከያ ሰራዊቱ አካባቢውን የአካባቢ ሁኔታ እንደሚያውቅ አካባቢው እንደተቆጣጠረ ነው የሚገልጸው ይላል። ግን ሐማስ ግን እንደገና ራሱን እያቋቋመ ነው የሚል ዘገባ ያቀርባል ሀሬጽ። ሌላው ቀደም ሲል በዜና የተመለከትነው ነው። ከፍተኛው ፍርድ ቤት ወይም ባጋጽ ጋሌ ጸሃል የተባለውን የሬዲዮ ጣቢያ እንዲዘጋ እንደሚታወሰው መንግስት ውሳኔ አስተላልፎ ነበር። ይህ መገናኛ አውታር መከላከያ ሰራዊትን ከሚመለከት ውጭ በሀገሪቱ ፖለቲካዊ ጉዳይና በሌላ በህብረተሰቡ መካከልም አንዳንድ የሚነሱ ልዩነት ሊፈጥሩ የሚችሉ ሀሳቦች ላይ እነዚህ እየሰራ ነው፣ የማይመለከተው ሀሳብ ላይ እየገባ ነው በማለት ይህ ሬዲዮ ጣቢያ እንዲዘጋ ውሳኔ ተላልፎ ነበር። የሬዲዮ ጣቢያው መዘጋት ደግሞ በመቃወም ለከፍተኛው ፍርድ ቤት ቅሬታ ወይም አቤቱታ ቀርቦ ነበር። ከፍተኛው ፍርድ ቤት ይህን አቤቱታ ተቀብሎ ባካሄደው ችሎት የመገናኛ አውታሮችን መንግስት ሊዘጋ አይችልም በማለት የመንግስትን ውሳኔ ውድቅ አድርጓል ይላል። አስተዳደር ወይም መንግስት የጋዜጠኛን ድምጽ የማፈን መፍት የለውም። የጋዜጠኛ እንዳይናገር የማድረግ መገናኛ አውታሮችን የመዝጋት
مفت يلوم أستردر ومنجست بما يميل إرسا قدائي بما كرامنا ونجريس لغاليس أهالي كرامو بخارج نجرجن كأدم مثل بزيرة من داينو يكفتن يفرد بيت باقاز أستلال لفون وساني بزيرة دوت أبيلي تابعون داي زقا مالتنو منجست كبارا ولا يادر قيتش لالي ميل ترد عريم يتنسانو نجري كوساني وقاتي عيزو هني مسلال نجري غاليس أهالن بملكات يالو هنيتا لما نيجا ما هوني يالو هنيتا كفتن يفرد بيت باقاز ريدوت أبيلي داي زقا ناندي قدل وصنوال ليلو يا كنسيتو أفا قوفاي አሚሮ ኻና እንግዲህ አሁን ስካውን ድረስ ባለው የክነሴት አፈ ጉባኤ ሳቸው ናቸው የክነሴት አንዳንድ ሰዎች አመለካከታቸውን እንዲቀይሩ እንግዲህ ለአስተዳደሩ ክብር ሲባል አድርገዋል በዚህ በነበራቸው ስልጣን ዘመን የሚል ቅሬታ ማቅረቡን ያው እንግዲህ የክነሴቱን ክብር ለመጠበቅ ሲባል አላግባብ የሆኑ አካሄዶች ነበሩ የሚል ዘገባ አለ። ሌላው አንድ እንግዲህ በይሁዳና ሰማርያ አካባቢ በሚቋቋሙ የይሁዳን መኖሪያ ሰፈሮች የሚኖር አንድ ኗሪ በተኮሰው በከፈተው ተኩስ አንድ በ26 ዓመት የሚገመት መሐመድ ኦምቶር የተባለ ያከባቢው ኗሪ ቆሰለ ይላል በመቁሰል ብቻ ሳይሆን ተጎርቷል መናገር አይችልም ያው እንግዲህ አልጋ ላይ ነው ከዛ በኋላ መንቀሳቀስ አይችልም ግን ተኩሱን የከፈተው አካል አልተጠየቀም የሚል ዘገባ አቀርባል ሐሬጽ ሌላው ትናንት ባየር መንገዱ የነበረው መጓተትና የበረራዎች በሰዓት አለመውጣት የተጓዦች ያን ያህል ሰዓት በሰዓቱ አለመውጣታቸውን የነበረውን የሰዓት መጓተት እና የበረራዎች መስተጓጎል በሚመለከትም እንደዚሁ ሐሬጽ ሰፊ ዘገባ አቀርባል ቀሪ ጋዜጦችን ትንሽ ከደቂቃዎች በኋላ እንመለከታለን አብራችሁን ቆዩ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ማሪቭ ይቀርን ነበር ቀደም ሲል ሁለቱን ጋዜጦች ነው የተመለከትነው። ማሪቭን እንመለከታለን። እንግዲህ ወደ ማሪቭ ስናልፍ ደግሞ በመጀመሪያ ገጹ ላይ ማሪቭ ያቀረበው ያው ፖለቲከኞች በህዝብ ላይ በሚካሄደው ጥናት አስቀድሞ በሚካሄድ ግምገማ ወይም ቅድመ ጥናት እያንዳንዱ ፓርቲዎች ሊያገኙት የሚችሉትን መቀመጫ ብዛት ነው። በክነሴቱ እንግዲህ በቅርቡ ጥቅምት 27 ቀን በሚካሄደው ምርጫ በክነሴቱ የሚያገኙትን መቀመጫ ብዛት ነው። በእርግጥ ጥቅምት 27 ቀን ብሔራዊ ምርጫው የሚካሄድበት ቀን ነው፣ ግን ይሄ ጥናት አሁን ዛሬ ምርጫ ቢካሄድ ነው የሚለው። እንግዲህ ዛሬ አሁን ባለው ሁኔታ ምርጫ ቢካሄድ እያንዳንዱ ፓርቲ ምን ያህል መቀመጫዎችን ሊያገኝ ይችላል ነው እና ማሪቭ ያካሄደው ጥናት። ማሪቭ ነው ጥናቱን ያካሄደው ራሱ ጋዜጣው። ጋዲያ ይዘንኩት የሚመሩት ያሻር የተባለው ፓርቲ 26 መቀመጫዎችን ያገኛል ይላል። ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት ደግሞ የሊኩድ ፓርቲ 20፣ የናፍታሊ ቤኔት ባያሃድ የተሰኘው ፓርቲ 14፣ እስራኤል ቤቴኑ አቪግዶር ሊቨርማን 10፣ የአይር ጎላን ዲሞክራቲም የተባለው ፓርቲ ማለት ነው የአይር ጎላን የሚመሩት 10፣ ኢታማር በንግቢር 10፣ የሀዱታ ቶራ 8፣ ይቅርታ ኢታማር በንግቢር 9 ነው፣ ኢታማር በንግቢር 9 ነው ያገኛሉ የሚለው መቀዘጠኝ መቀመጫዎችን ኦጽማ ይሁዲት ነው ፓርቲያቸው። የታማር ቤንግብር የሀዱታ ቶራ ፓርቲ ደግሞ 8 መቀመጫዎችን ያገኛል እንግዲህ አሁን ላይ ምርጫ ቢካሄድ ማለት ነው ይላል። ሻስ 7 የሻስ ፓርቲ፣ ሌላው የአረብ እስራኤላውያንን የሚወክሉ ፓርቲዎችም ቁጥር አለ። ፓርቲዎች ይዋሃዳሉ ተብሎ ያው ስምምነት ላይ እንደደረሱ የተለያዩ ፓርቲዎች ትናንትም ከትናንት ወዲያም ተገልጿል። አሁን ባለው ሁኔታ በተናጠል ነው የቀረቡት። አባስ የሚመሩት ፓርቲ 5 ተብሏል። እንግዲህ እሳቸው ፎቶ ላይ የተጻፈው 5 ቁጥር ነው። 5 መቀመጫዎችን በክኔሴቱ ያገኛል ተብሏል። ስሞትሪች ደግሞ በጸሌል ስሞትሪች የእሳቸው ፓርቲ በአሁን ባለው ሁኔታ ምርጫ ቢካሄድ 5 መቀመጫዎችን በክኔሴቱ ያገኛል የሚል ጥናት ቅድመ ጥናት ይፋ አድርጓል። ማሪቭ እንግዲህ ዛሬ ትናንት ምርጫ ቢካሄድ ኖሮ ማለት ነው። ሌላው ርዕሰ ጉዳይ ሌሎች ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። በአየር መንገዱ ቤንጎሪዮን ዓለም አቀፍ የእስራኤል አየር መንገድ ትናንት የነበረውን እንግዲህ መስተጓጎል ነው። የአየር መንገዱ ሰራተኞች የስራ ማቆም አካሂደዋል ትናንት። በዛ ምክንያት በጣም በርካታ በረራዎች በሰዓቱ እንዳልወጡና በመቶ ሺህ የሚሆኑ መንገደኞች ተጓዦች ያው በተጨናነቀ ሁኔታ አየር መንገዱ ላይ እንደዋሉ በፎቶግራፍ በማስደገፍ የቀረበ ዘገባ አለ። እንግዲህ ሰልፉ በዚህ ሰዓት መካሄድ ነበረበት፣ የስራ ማቆም አድማው አልነበረበትም። የሰራተኞችን ኮሚቴ መውቀስ ሁኔታ አለ። የአየር መንገዱን ማናጀር የሚኒስትሯን ትራንስፖርት ሚኒስትሯ ሜሪ ረጌቭ እንግዲህ እረፍት ላይ ባሉበት ወቅት እሳቸውም ሀሳባቸውን ሰንዝረዋል፣ ወቅሰዋል። ግን እሳቸው እረፍት ላይ ሆነው የአየር መንገዱ በዚህ ሁኔታ እንግዲህ የስራ ማቆም አድማ በማካሄድ በአስሮች ሚሊዮን የሚቆጠር ገንዘብ ያው እንግዲህ የሀገሪቱ ኢኮኖሚ ላይ ተጽዕኖ ይፈጥራል። ትናንት እንዲያው እንዳልተሰራበትና ኪሳራ እንደደረሰ ተገልጿል በዘገባው። ለዚህ ተጠያቂ ማን ነው የሚል ዘገባ ማሪቭም በጣም በትኩረት በሰፊው ተመልክቶታል። ይህን ጉዳይ እንግዲህ የሀገሪቱ ኢኮኖሚ ላይ ተጽዕኖ የሚፈጥር ነው የአየር መንገዱ። አንድ ዓለም አቀፍ አየር መንገድ በዚህ ሁኔታ እንዲህ አይነት ችግር ሲፈጠር በረራዎች ሲሰረዙ መሰረዝ ሳይሆን በሰዓቱ ሳይወጡ ሲቀሩ በመንገደኞች ካሰቡት ሳይደርሱ። ለማንኛውም አየር መንገዱ ትናንት እንግዲህ በአስሮች ሚሊዮን የሚቆጠር ገንዘብ እንደከሰረ እና በዚህ ስማን ተጠያቂ ይሆናል የሀገሪቱ በጀት ነው የሚል ሀሳብም ቀርቧል ከነበረው መስተጓጎል ጋር ተያይዞ ማለት ነው። ሌላው ማሪቭ ያቀረበው ርዕሰ ጉዳይ በይሁዳና ሰማሪያ አካባቢ የሐማስ ድርጅት እየተጠናከረ ነው፣ ይህም በከፍተኛ ሁኔታ ሊያሳስብ ይገባል ይላል። የሐማስ ድርጅት ከምንጊዜውም በበለጠ ሁኔታ በይሁዳና ሰማሪያ አካባቢ የፓታህ የተባለውን እንግዲህ የፍልስጤም ራስ ገዝ መስተዳድር እሱን
እንግዲህ በፋታህና በሐማስ መካከል ያው አንድነት የለም እንደሚታወቀው ሐማስ ራሱን የቻለ ድርጅት ነው ፋታህ ደግሞ የፍልስጤም አካባቢን የፍልስጤም መስተዳድር ራስ ገዝ ድርጅት የሚያስተዳድር ነው ተለያዩ ድርጅቶች ናቸው የማይግባቡ አላማቸው አንድ ያልሆነ ሐማስ አሁን ፋታህ ላይ ተጽዕኖ ማድረግ ይፈልጋልና በይሁዳና ሰማርያ አካባቢ ከፍተኛ እንቅስቃሴ እያደረገ እየተጠናከረ ኃይሉን እያጠናከረ ነው ያለው ይሄ ደግሞ እስራኤልን በእጅጉ ሊያሳስባት ይገባል ከምን ጊዜውም በበለጠ ሁኔታ የእስራኤል ጸጥታ አካላት ሁሉ በዚህ ላይ ትኩረት አድርገው ነገሩን እያሳሰባቸው እንደሆነ የሚገልጽ ዘገባ አቅርቧል ባልተጠበቀና ባልታሰበ ሁኔታ ሐማስ አክታጫውን ቀይሮ ራሱን እያጠናከረ ነው የሚል ዘገባ አቅርቧል ማሪቭ እንግዲህ ጋዜጦች ከሞላ ጎደል በዛሬ ተማቸው ለንባባን ያቀርባቸው ኛዋናውና ብለን የመረጥናቸው በመጀመሪያ አገጻቸው ላይ ያቀረቡት ርዕሰ ጉዳይ ይሄን ይመስላል አድማጮቻችን ወደሚቀጥለው ዝግጅት ለማለፍ አጭር ሙዚቃ አብራችሁን ቆዩ

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ይህ የእስራኤልን ታሪክ የምናቀርብበት ፕሮግራማችን ነው። ዛሬ የንጉሥ ሰለሞንን ወይም የሜሌክ ሹሎሞን ታሪክ እናቀርባለን። ከዚህ በፊት የመጀመሪያውን የእስራኤል ንጉሥ ሳኦልን እና ሁለተኛውን ንጉሥ የንጉሥ ዳዊትን ወይም ዳዊት ሐሜሌክ ታሪካቸውን ማቅረባችን ይታወሳል። በዛሬው ፕሮግራማችን የንጉሥ ሰለሞንን ታሪክ እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ።

የተከበራችሁ አድማጮቻችን በንጉስ ሰለሞን ታሪክ ላይ መጽሐፍ ቅዱሳዊና ታሪካዊ ይዘቱ ላይ ማብራሪያ የሚሰጡን በቴል አቪቭ ያፎ የኢትዮጵያ ይሁዳውያን ተወካይ ራፍ ይሁዳ ሳህሉ ናቸው። ለራፍ ይሁዳ ሳህሉ ከወዲሁ ላቅ ያለ ምስጋና እናቀርባለን። ንጉስ ሰለሞን የእስራኤል ሶስተኛው ንጉስ ሲሆን ውልደትና እድገቱን ስንመለከት እናቱ ቤተሳቤህ አባቱ ደግሞ ንጉስ ዳዊት ናቸው። በመጽሐፍ ቅዱስ ታሪክ ንጉስ ዳዊት ከአንድ በላይ ሚስቶች እንዳሉት ይጠቀሳል። የመጀመሪያ ሚስቱ የንጉስ ሳኦል ልጅ ሚካኤል ስትሆን ታዋቂ ሚስቱ ግን የንጉስ ሰለሞን እናት ቤተሳቤህ ናት። ንጉስ ዳዊት በመጽሐፍ ቅዱስ ውስጥ ስማቸው የተጠቀሱ ብዙ ልጆች የነበሩት ሲሆን ስማቸው ያልተጠቀሰ ልጆች እንዳሉትም ይገመታል። ስማቸው በመጽሐፍ ቅዱስ ከሚታወቁ ልጆች መካከል አምኖን፣ አቢሴሎም፣ አዶንያስ፣ ሶሎሞንና ታማር ይጠቀሳሉ።

0: ራቢ ሁዳ ሳሉ ጤና ይስጥልን እንደምናሉ?
1: ጤና ይስጥልኝ በዘር ወርቅነሽ። ደህና ነን እግዚአብሔር ይመስገን። ደህና ናችሁ ወይ እናንተ?
0: እኛ ደህና ነን በጣም እናመሰግናለን። ራቢ ሁዳ ሳሉ ማብራሪያ ለመስጠት ፈቃደኛ ስለሆኑ ከልብ እናመሰግናለን። ዛሬ እንግዲህ ከርሶ ጋር ምንወያየው ስለ ንጉስ ሰለሞን ነው። እንደው ውልደቱ ውድገቱ ምን ይመስል ነበር?
1: የንጉስ ሰለሞን ታሪክ በጣም አስደናቂና በጣም ብዙ ታሪክ ያለበት ሁኔታ ነው። እና እንግዲህ አወላለዱ ከንጉስ ዳዊት እና ከባትሼባ ከተባለች ሴትዮ ነው የተወለደው። እና ንጉስ ሰለሞን ሶስተኛው ንጉስ ነው። ይሄ መንግስቱ ወደ ላቀ ፖለቲካ፣ የኢኮኖሚና የመንፈሳዊ ብልጽግና ማዕረግ ያሻገረ ታላቅ ንጉስ ነው። እንዲሁም የመጀመሪያውን የቤተ መቅደስ ህንፃ የገነባ ታላቅ መሪ ነው።
0: በኢየሩሳሌም ከንጉስ ዳዊትና ከቤተ ሳቤህ የተወለደው ሰለሞን እግዚአብሔር ይወደው እንደነበር ሲወለድም አባቱ ንጉስ ዳዊት በጣም እንደተደሰተ ይነገራል። ነቢዩ ናታንም ይዲዲያ የሚል ስም አውጥቶለት እንደነበርና ትርጉሙም በእግዚአብሔር የተወደደ ማለት እንደሆነ ከታሪክ እንረዳለን። ይህ ታሪክ በመጽሐፍ ቅዱስ ሁለተኛ ሳሙኤል ምዕራፍ 12 እና አንደኛ ነገሥት ከአንድ እስከ ሶስት ይገኛል። ሶሎሞን አባቱ ንጉሥ እግዚአብሔርን አመስጋኝና ዘማሪ ስለነበር በቤተ መንግሥት ውስጥ በስርዓትና በጥሩ ስነ ምግባር እንዳደገ ይታመናል። በንጉሥ ዳዊት የንግሥና ዙፋን ላይ የተተካው የእስራኤል ሶስተኛ ንጉሥ ንጉሥ ሰሎሞን ዳዊት እርጅና ሲጫጫ ነው በፈቃዱ ሰሎሞን እንዲነግስ ማድረጉን ከታሪክ እንረዳለን። የንጉሥ ዳዊት የእርጅና ዘመን በመጽሐፍ ቅዱስ በተለይ በአንደኛ ነገሥት ምዕራፍ 1 እስከ 2 ተገልጿል። በዚያ ጊዜ ንጉሥ ዳዊት በአካል በጣም ደክሞ ነበር፣ ነገር ግን በመንግሥቱ ጉዳይ ላይ ትልቅ ተጽዕኖ እንደነበረው ይነገራል። በእርጅና ምክንያት ሰውነቱ ተዳክሞ ብርድ ይሰማው ስለነበር እንድትጠብቀውና እንድትንከባከበው አገልጋዮቹም አቢሻግ የተባለች ወጣት ሴት አመጡለት። በዚያን ጊዜ አዶንያስ የተባለው ልጁ ያለአባቱ ፈቃድና እውቅና ራሱን ንጉሥ ለማድረግ ሞክሮ እንደነበር ከታሪክ እንረዳለን። ይህ ጉዳይም በቤተ መንግሥቱ ውስጥ ታላቅ ፖለቲካዊ ችግርን ፈጥሮ ነበር። ነቢዩ ናታንና የሰለሞን እናት ቤተ ሳቤህ ወደ ዳዊት ገቡና ከዚህ በፊት አስቦ እንደነበረው ሰለሞን እንዲነግስ አስታወሱት። ከዚያም ዳዊት ሰለሞንን በይፋ ንጉሥ እንዲሆን አዘዘ። ሰለሞንም በጊሆን ተቀብቶ ተቀብአ መንግሥትን ተቀበለ። ሕዝቡም ንጉሥ ሰለሞን ሆይ ሺህ ዓመት ይኖር ሺህ ዓመት ይንገስ ብሎ ደስ ብሎት አወጀ። ይህ በዳዊት የንግሥና ዘመን የመጨረሻ ታላቅ ውሳኔ እንደነበር በታሪክ ይነገራል።

0: አቅራቢ ዮዳ ሳህሉ እንዲህ ይሉናል።
1: ብዙ ጊዜ አስተዳደጉን በመናይበት ጊዜ ያስተዳደገው ከነቢ ናታን ጋር ነው። ናታን ነው ሁሉ ነገር እየመራ እያስተማረ ያሳደገው እና በከልጅነቱ ጀምሮ የኦሪትን ትምህርት በጣም ያስተምሩት ነበር እና ሊቃውንቶች ሁሉ የሃይማኖት ሊቃውንቶች ሁሉ አካባቢ እየተወሰደ ብዙ ትምህርት ተምሯል። ስለ ሃይማኖት ጉዳይ እንዲሁም ስለ አገር አመራር በጣም በጣም ነው ያስተማሩት ያዘጋጁት እና አስተዳደጉ ይሄን ይመስላል። እና በጣም እንግዲህ እንደምታውቂው ለንጉስነት ሲደርስ በ12 ዓመቱ ነው ንጉስ ለሆነ የበቃው ማለት ነው።
0: በ12
1: ዓመቱ ነው።
0: በልጅነት እድሜው ነው። ንጉስ ዳዊትም በህይወት ከመአለፉ በፊት ልጁን ሰሎሞንን ለንግስና ሲያዘጋጀው እግዚአብሔርን እንዲፈራ ትዛዙንም እንዲጠብቅ በጥበብ እንዲመራ አጥብቆ እንደመከረውና እንዳሳሰበው ይነገራል። ንጉስ ዳዊትም በ70 ዓመቱ እስራኤልን ለ40 ዓመታት ካስተዳደረ በኋላ አረፈ። ሰለሞንም በልጅነት ዘመኑ ንግስናውን እንደተረከበ ከታሪክ እንረዳለን። በመጽሐፍ ቅዱስ ዳዊትም ከአባቶቹ ጋር ተኛ በዳዊትም ከተማ ተቀበረ ተብሎ እንደተጻፈ አንደኛ ነገስት ምዕራፍ 2 ቁጥር 10።

0: አዎ እንግዲህ ንጉስ ዳዊት 70 አመት ላይ ደርሷል እና የ70 አመት አዛውንት ሆኖ በጣም ይበርደው ነበር። ካልጋ እንኳን ለመንቀሳቀስ ያቅተዋል። ከዛ አንጻር ያውም ደህና ወጣት ልጅ እሱን ተመርጣ መጥታ እሱን የምትንከባከብ አቢሻግ የምትባል ልጅ ነበረች እና እዛ ላይ እንዳለ እንግዲህ ሳያስበው ማለት ነው ንጉስ ሰለሞን ለባትሼባ ቃል ገብቶላታል። በፊት የገባላት ቃል ምንድን ነው? ልጁ ልጅሽ ይነግሳል፣ ሰለሞን ነው ንጉስ የሚሆነው፣ እሱን አነግሰዋለሁ ብሎ በፊት ነግሯታል። ግን አሁን ሰውየው በጣም ያው ንጉሱ ንጉስ ዳዊት በጣም ስላረጀ ነገሮችን ሳይረሳ የቀረ አይመስለኝም። ከዛ አንጻር ሁኔታው ተጓተተ። ሰውየው ብዙ ጊዜ አልጋ ላይ ነው የሚውለው፣ አልጋ ቁራኛ ሆኗል። እና በዛ ላይ ነው እንግዲህ የንጉሥ ሰለሞን ታላቅ ወንድም አዶንያስ የሚባለው እኔ ነግሳለሁ ብሎ ራሱን አዘጋጀ። ምክሩም ከጹሪያ ልጅ ከዮአብ ከካህኑ ከአብያታር ጋር አደረገ ማለት ነው። እነዚህ እንግዲህ እነኚህ ሰዎች ጹሪያ የሚባለው፣ አብያታር፣ ዮአብ የሚባሉት በጣም የዳዊት ታላቅ ታማኝ ሰዎች ነበሩ። ከእነሱ ጋር ውስጡን የሆነ ያው መፈንቅለ መንግስት ማለት ነው ጥንስስ አድርገው አባታቸው ሳያውቅ ዳዊት ሳያውቅ በጎን ሂዶ አዶንያሁ ራሱን አነገሰ። ይሄ እንግዲህ በአንደኛ ነገሥት ቁጥር አንድ ላይ የተጠቀሰ ነው። ነቢዩ ናታን እና ቤርሳቤ ባትሼባ ተመካከሩ። ሁለቱ ደግሞ በጣም የሆነ ስምምነት አደረጉና እንዴት አድርገው ንጉሱን ማሳመን እንደሚችሉ ሁለቱ ተመካከሩ። ያው ናታን ማለት ንጉሥ ሰለሞን ያሳደገ ነው። ባትሼባ ደግሞ የሰለሞን እናት ነች፣ የንጉሥ ዳዊት ባለቤት ናት። አሁን መጀመሪያ ምን ተባባሉ? ባትሼባ መጀመሪያ እኔ ንጉሥ ወልግባ፣ ዝም ብሎ እንግዲህ አይገባም ንጉሥ ጋር እኔ ልግባ፣ እኔ ገብቼ ከሰገድኩና ካነጋገርኩት በኋላ እነግረዋለሁ ነጥቡን። ከዛ በኋላ ደግሞ ያው ናታን ተከትሎ እንደሚገባ ነው። ይሄን ፕሮግራም አደረጉ። በፕሮግራማቸው መሰረት ባትሼባ ወደ ንጉሥ ዳዊት ገባች፣ ሰገደች። ከዛ ንጉሥ ሆይ ልጅሽ ይነግሳል ብለህ ነበረ፣ ሰለሞን ከእኔ በኋላ ይነግሳል ብለህ ቃል ገብተልኝ ነበር፣ በዙፋኔም ይቀመጣል ብለህ ነበረ። ነገር ግን እንዴት ነው የሚሰማው? ሌላ ነገር ነው ምናምን ስትለው ወዲያው ተከትሎ ማን ገባ? ናታን ነቢይ ገባና ንጉሥ ሆይ አዎ እንዴት ነው አዶንያውን ሊነግስ ፈቅደለታል ወይስ እንዴት ነው አለው። ንጉሱ አልፈቀድኩም አለው። አሁን በጣም ንጉሱ ደነገጠ። አሁን ምን አደረገ? ወዲያው በሉ የኔን ፈረስ የምቀመጥበትን ማምጡ፣ ከዛ ሌሎች ኮሄን ራሱ ናታን፣ ሌሎች የንጉሱ ታማኝ የቀሩ አሉ፣ እነሱን አሰባስቦ ዛሬውኑ ንጉሥ ሰለሞንን እኔ ወንበር አስቀምጣችሁ አንግሱት አለ። እና በዚያው በዛችው ቀን ምንም ጊዜ አልነበረም፣ ያኛው እዛ ነግሶ አውጇል። በሌላ በኩል ነው፣ ከቤተ መንግስቱ አይደለም፣ ሌላ አካባቢ ነው አዶንያስ። ይሄኛው ከቤተ መንግስቱ ከዳዊት ቤት ወጣ ማለት ነው። እዛ የራሱ ፈረስ ላይ አስቀመጡት፣ ወደ ጊዮን ወሰዱ ይላል። ጊዮን የሚባል ወንዝ ነበር፣ ወደዛ ወሰዱት ንጉሥ ሰለሞን። ካህኑ ማን ነበር እሱን የሚሾመው? ጻድቅ የተባለ ካህን ነው። የዘይቱን ቀንድ ከድንኳኑ ወስዶ ሰለሞንን ቀባው ይላል። አዎ መለከትም ተነፋ፣ ህዝቡም ሁሉ ንጉሥ ሰለሞን ሺህ ዓመት ይንገስ እያሉ መጮህ ጀመሩ ማለት ነው። ደስታ ሆነ ማለት ነው። ይሄ በጎን ነው የተካሄደው ነገር። አነጋገሱ ይሄን ይመስል ነበረ። ከዛ በኋላ እነኛም በዛ ትልቅ ደስታ ያደርጋሉ። የእነኚህ ግን በለጠ። ለምን? ከንጉሥ ዳዊት ጋር ነው። አሁን ንጉሥ ዳዊት የንጋዊስ ዳዊት ይሄ ደጋፊው በሙሉ ሰለሞንን ደግፎ መለከት እየነፋ በከተማው ሲዞር እነዛ ሲሰሙ አንዴ ይኸው ንጉሥ ሰለሞን ነገሰ አንተ ሳስሎ። አሁን እነሱ በጣም ደነገጡ። በጣም የንጉሥ ታማኝ የሆኑ አንድ ኮሄን ነበር። እንደገና የጦር አዛዡ ዋናው የንጉሥ ሰለሞን ታማኝ የሆኑ የጦር አዛዡ ነበር። እነሱ ሌሎችም ተጨማምረው ነፍስ አድን ሆነ። አሁን ለምን ይሄኛው በይፋ ነግሷል፣ ይሄኛው ግን በይፋ አይደለም፣ በመፈንቅለ መንግስት ማለት ነው ያደረጉ።
1: ንጉስ ሰለሞን ንግስናውን ሲረከብ ገና ወጣት የነበረ ሲሆን ራሱን ትንሽና ልምድ የሌለው መሪ እንደሆነ አድርጎ ስለተመለከተ በጊቦን እግዚአብሔር ሲገለጥለት ጥበብና የሚሰማ ልብ እንዲሰጠው መጠየቁ በታሪክ ተጽፏል። እግዚአብሔርም በሰለሞን ልመና ተደስቶ ክብርን ጥበብና ሀብትን አብዝቶ እንደባረከውና ሰለሞን በዓለም ሁሉ በጥበቡ የታወቀ ንጉስ እንደሆነ ይነገራል። አሁንም ድረስ በዓለማችን ታሪክ ጠቢቡ ሰለሞን የእስራኤል ጠቢብ ንጉስ በመባል ይዘከራል።
0: እና ያው በምን አደረገ ንጉስ ሰለሞን በጣም ጥበበኛ ነበር። ከልጅነቱ ጀምሮ በጣም አዋቂ ነው። ግጥ 12 ዓመት ልጅ ነው በዚህ ሲነግር። ግን ምንድን ነው ያደረገው? አንደኛ አንድ ንጉስ ሲነግስ መጀመሪያ የአገር ውስጥ ተቃራኒ የውስጥ ተቃራኒ ማስወገድ አለበት እና መጀመሪያ ምንድን ነው ያደረገው እና አዶንያስን መጥፋት እንዳለበት ነው። አዶንያስ ተስፋ አልቆረጠ። ምን አደረገ? በሰው አስጠየቀው። ያስጠየቀው ምንድን ነው? ይህ ንጉሥ ዳዊትን ትንከባከበው የነበረችውን ወጣት ልጅ ያችን ልጅን የላግባት ላገባት ምን አለበት እኔ ከእሷ ጋር ፍቅር ይዞኛል ምናምን ሲል ንጉሥ ሰለሞን ወዲያው ነቃ። ለምን? የንጉሱን ሚስት እንዳገባ ስለሚቆጠር ንጉሥ የመሆን መብት ሊደርሰው ይችላል ማለት ነው። ከዛ አንጻር ንጉሥ ሰለሞን ሁኔታውን ነቃና ወዲያው አስገደለው ማለት ነው። አሁን አንድ ጠላት ወደቀ ማለት ነው። ከዛ በኋላ የጦር አዛዡን ለመግደል ሲያሳደው ያ ሂዶ የት ገባ? ቤተ መቅደስ ውስጥ ገብቶ ይሄ ቁርባን የሚቀርበት መደብ አለ ይዝቢያ ይባል፣ የእሱን ቀን እንዲያዘ ይላል። እዛ ውስጥ ሰው ገብቶ መግደል ይከለክላል። አሁን ንጉሥ ሰለሞን ግን ምርጫ ስለሌለው ያን ሰውዬን ከዛው አስገደለው ማለት ነው። ሁለተኛው ጠላት ወደቀ ማለት ነው። ከዛ ካህኑ ነበር። ካህኑን ምን አደረገው? ካህኑን ከስልጣኑ አውረደው። ከስልጣኑ አውረደው፣ አልገደለውም። ከስልጣኑ አውረደው። ከዛ ወደ ሌላ ሀገር ስደት እንዲሄድ አደረገው ማለት ነው። ሶስቱ ጠላቶች አለቁ። ሶስተኛው ሌላው ጠላት ደግሞ ምንድን አቢ አንድ ዳዊትን የተሳደበ ደግሞ አንድ የእሱ ጠላት ነበረ፣ ሽሚኢ ቤን ጌራ የሚባል ዳዊትን ያዋረደ አንድ ወቅት ላይ እና ዳዊት በቃ አልገደለው አልገለውም ያው እግዚአብሔር ያመጣብኝ ነው ብሎ ኑሮ ትቶት ነበር። ግን ዳዊት በኑዛዜ ይህን ሰውዬም እንድታጠፈው ብሎ ስላዘዘው ያንን ምን አደረገው? ሊገለው አልፈለገም ግን ምክንያት ፈለገ። ከኢየሩሳሌም አስጠራውና ከኢየሩሳሌም አትወጣም ካሁን በኋላ ከኢየሩሳሌም የወጣህ ቀን ነፍስህን ታስረክባለህ አለ። ሰውየው ሁለት አገልጋዮች ነበሩት የሚ ቤንገራ። አሁን ሁለቱ አገልጋዮች አምልጠውት ከኢየሩሳሌም ወጥተው ሲሄዱ እነሱን ተከትሎ ሳያስብ እነሱን ተከትሎ ወጥቶ እነሱን ፍለጋ ሄዶ አሁን ከኢየሩሳሌም ወጥቷል ተብሎ ተያዘ። መጣ። አይ ፈር መሃል አሁን ብሎ እሱንም ጠላት ነበራን ጠላት አጠፋው ማለት ነው። እንግዲህ ስልጣኑን በዚህ መንገድ እንዳጠናከረ ነው እና ጠላቶችን የውስጥ ጠላቶችን አጥፍቷል። ከዛ እንግዲህ የውጭ ጠላቶችን ደግሞ ለማቅረብ ያደረገው ብዙ መንገድ አለ።
1: የተከበራችሁ አድማጮቻችን የንጉሥ ሰለሞን ታሪክ በዚህ አላበቃም። ቀጣዩን ክፍል በሚቀጥለው ፕሮግራማችን ወደ እናንተ እናደርሳለን። ራቢ ሁዳ ሳህሉን በጣም እናመሰግናለን። ወርቅነሽ ሸቴ ነኝ። በሚቀጥለው ፕሮግራም እስክንገናኝ ቸር እንሰንብት። የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ይቀሩናል። ቀደም ሲል የተደመጠው ፕሮግራም በድጋሚ የቀረበ መሆኑን ለማስታወስ እንወዳለን። እንግዲህ ብዙ አዳዲስ ርዕሰ ጉዳዮች አሉ። ትናንት በቤንጎሪዮን ዓለም አቀፍ አየር መንገድ ሰራተኞች የስራ ማቆም አድማ በማድረጋቸው ምክንያት የተፈጠረው የበረራዎች በሰዓት አለመውጣት፣ የተሰረዙ በረራዎች ሁሉ መውጣት ያልቻሉ በረራዎች እንዳሉ እየተገለጸ ነው። በመቶ ሺዎች የሚቆጠሩ መንገደኞችም በሰዓት አልበረሩም። በበርካታ ሰዓታት አየር መንገዱ እንደዋሉ ተገልጿል። እንግዲህ የደረሰው ጉዳት ይሄ በእስራኤል ኢኮኖሚ ላይ ተጽዕኖ እንደሚፈጥር እየተገለጸ ነው። 30 ሚሊዮን ሸቀል ይገመታል ይሄ በሀገሪቱ ኢኮኖሚ ላይ ያደረሰው ጉዳት እየተባለ ነው። እንግዲህ ለዚህ የሰራተኞች ኮሚቴ ሊቀመንበር ፒንካስ ኢዳን ናቸው። እሳቸው ተጠያቂ፣ ሌሎች ማካላት ተጠያቂ እንደሆኑ እየተነገረ ነው። እሳቸው የሚሰጡት ምላሽ አለ። በጣም በሰራተኞች ላይ የስራ መጨናነቅ አለ። ተጨማሪ ሰራተኞችን ሳንቀበል እንግዲህ አዲሱ አመት ሳይጀምር ተጨማሪ ሰራተኞች እንዲቀጠሩ መደረግ አለበት የሚል ሀሳብ ቀደም ሲል እንደሰጡ ትናንት ምሽት ተገልጿል። ከዛ በኋላም ያው ሀሳብ ሰጥተዋል። በሳቸው ችግር እንዳልሆነ የተለያዩ ችግሮች እየተገለጹ ነው። ለማንኛውም ጠቅላይ ሚኒስትር ቢንያሚን ናታንያሁ የሰራተኞች ኮሚቴ ሊቀመንበር ፒንሃስ ኢዳን የሊኩድ ፓርቲ አባል ናቸው። ትናንት በአየር መንገዱ በደረሰው ችግር ምክንያት ከሊኩድ አባልነታቸው እንዲባረሩ፣ እንዲለቁ፣ እንዲሰናበቱ እንዲደረግ ትዕዛዝ ማስተላለፋቸው ተገልጿል። ይህ ሁኔታ አሁንም በሀገራችን ዋና ርዕሰ ጉዳይ የሆነና በጣም አወዛጋቢ ጉዳይ ሆኖ እንደቀጠለ ነው። በቀኑ ስርጭታችንም እንደገና እንግዲህ ያሉትን አዳዲስ መረጃዎች ይዘን ወደ እናንተ እንቀርባለን። አድማጮቻችን መልካም ቀን ይሁንላችሁ። የቴክኒክ ባለሙያው ሚካኤል ኦልሽማንግ ነበር። ወርቅነሽ እሸቴ ነኝ። መልካም ቀን ነው።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ቆይታችኋል? እነሆ የለተ አርብ የቀኑ ስርጭታችን ጀምረናል። ከዛ በፊት ግን ዛሬ የለቱ እንደብራን ዘመን አቆጣጠር ሃዮም ዮም ሽሽ ሄት በኢሉል ሃይታፍ ሽንፔባብ ለአውሮፓ ዘመን አቆጣጠር ኦጉስት 21 2016 ለኢትዮጵያ ዘመን አቆጣጠር ሐሴ 15 2018 ነው። የቴክኒክ ባለሙያችን ራሚ ፍሌክስ ስቱዲዮ ተረኞች ወርቅነሽ ሽቴና ይቾባይነን እንደተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይሄዳል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ የዜና የፖለቲካ ትንታኔ ኖረናል። ሳምንት የፕሮግራም እንዲሁም የኦሪት ትምህርት ፓራሻ ተሸባ ምን ላይ ኖረናል። እስከ ስርጭታችን ፍጻሜ ቆይታችሁ ከኛ ጋር ይሁን እያል ዜናውን በባልደረባይ ወርቅነሸቴ
0: አመሰግናለሁ። አይቸው አርእስተ ዜና። ከ44 ዓመታት በፊት በሱልጣን ያኩቦ ውጊያ የህይወት መስዋዕትነት የከፈለው የሻምበል ባሻ ይሁዳ ካዝ የቀብር ስነ ስርዓት ዛሬ ተፈጸመ። በጀኒን አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩኸት ለመውጋት የተቃረበ አሸባሪ እርምጃ ተወሰደበት። ባለፈው ሳምንት በቤት ሽመሽ ከተማ ህፃን ሀላል ሞርዶሃይ ዳዶንን በጩኸት በመውጋት የገደለው ተጠርጣሪ በ26 ዓመት የዕድሜ ክልል የሚገመት ወጣት ሊኤል ኢፖርጋን እንደሆነ ይፋ ተደረገ። የሂዝቦላ ድርጅት ሬኬስ አሊታሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ተዘገበ። የሚሉት ዋናውና ዜናዎች ናቸው። ዝርዝሩን አነሆም። በጀኒን አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። በመከላከያ ሰራዊቱ በኩል ጉዳት አልደረሰም ተብሏል። ይህ በዚህ እንዳለ የእስራኤል አየር ኃይል ሌሊቱን በደቡብ ሊባኖስ በተለያዩ ቦታዎች ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘግበዋል። የአየር ኃይሉ በደቡብ ሊባኖስ አልማስሪ፣ ረኬስ አሊታሃርና ሮማአን በተባሉት አካባቢዎች ጥቃት ማድረሱን የቤሩት መገናኛ አውታሮች ዘግበዋል። ከ44 ዓመታት በፊት በሱልጣን ያኩቦ ውጊያ የህይወት መስዋዕትነት የከፈለው የሻምበል ባሻ ይሁዳ ካጽ የቀብር ስነ ስርዓት ዛሬ ረፋዱ ላይ ተፈጸመ። ይሁዳ ካጽ በ1982 ዓመተ ምህረት በአንደኛው የሊባኖስ ጦርነት መዳረሻቸው ከጠፋው 3 የእስራኤል ወታደሮች መካከል የመጨረሻው ሲሆን የእስራኤል መረጃ ድርጅቶች በጋራ ባደረጉት እንቅስቃሴ ባሳለፍነው ሳምንት አጽሙ ከሶሪያ ምድር ወደ እስራኤል ተመልሷል። የይሁዳ ካጽ የቀብር ስነ ስርዓት ዛሬ ረፋዱ 10 ሰዓት ላይ በኢየሩሳሌም ከተማ በሚገኘው ሃራዛይቲም በተባለው መካነ መቃብር ተፈጽሟል። ነፍስ ይማር። የእስራኤል መከላከያ ሰራዊት ዋና አዛዥ ኢታማጆር ሹም ኢያል ዛሚር በውጊያው መዳረሻቸው የጠፋ ሁሉም ወታደሮች ወደ እስራኤል መመለሳቸውና የሱልጣን ያኩቦ ጦርነት ምዕራፉ መዘጋቱ ለሁላችንም ደስታ ነው በማለት ንግግር ማድረጋቸው ተገልጿል። የይሁዳ ካጽ ከ44 ዓመታት በፊት የህይወት መስዋዕትነት ሲከፍል የ23 ዓመት ወጣት ነበር። ወንድሙ አቢ ካጽ በቀብሮ ስነ ስርዓት ላይ ባደረገው የስንብት ንግግር በጦርነቱ ጊዜ መዳረሻ እንደጠፋ ሲነገረን ከናዚ ጭፍጨፋ የተረፈው አባታችን የጭፍጨፋው ካምፕ የኡሽቢጽ ታሪክ ገና አልተዘጋም እንዳለ አስታውሳለሁ በማለት ባለፈው ሳምንት ደግሞ አጽምህ መመለሱ ሲነገረንና በምርመራ ያንተ አጽም መሆኑ ሲረጋገጥ ልባችን በስለት እንደተወጋ ጥልቅ ሐዘን እንደገናም ደስታ ተሰምቶናል። እኛ አጽምህ በተመለሰበት ጊዜ ባለፈው ሳምንት እንደተገደልክ ነው የምንቆጥረው ማለቱን ከደረሰን ዘገባ መረዳት ችለናል። የሂዝቦላ ድርጅት ረኬስ አሊታሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ተዘገበ። ለሂዝቦላ ድርጅት ቅርብ የሆነ ምንጭ አልሃዳት ለተባለው የሳውዲ ቴሌቪዥን እንደገለጸው ሂዝቦላ ረኬስ አሊታሃር የተባለውን ቦታ የሊባኖስ መከላከያ ሰራዊት ከሚቆጣጠረው የእስራኤል መከላከያ ሰራዊት ቢያወድመው እንደሚመርጥ ገልጿል። በረኬስ አሊታሃር ከ100 በላይ የሚሆኑ የሂዝቦላ ድርጅት አባላትና የኢራን አብዮታዊ ዘብ አባላት መሽገው እንደሚገኙና በቦታው ከእስራኤል መከላከያ ሰራዊት ጋር እስከመጨረሻው ለመፋለም ዝግጁ መሆናቸውን ምንጩ ጨምሮ ገልጿል። ሂዝቦላ ቦታውን አሳልፎ ከመስጠት ይልቅ በውጊያ ተሸንፎ በእስራኤል መከላከያ ሰራዊት ቢያዝ እንደሚመርጥና በአካባቢው ተጨማሪ ኃይል ለማጠናከርም እያሰበበት መሆኑን ከደረሰን ዘገባ መረዳት ችለናል። ባለፈው ሳምንት በቤት ሽመሽ ከተማ ህፃን ሐላል ሞርዶ ሃይዳዶንን በጭቤ በመውጋት የገደለው ተጠርጣሪ በ26 ዓመት የሚገመት ወጣት ሊኤሊ ፐርጋን እንደሆነ ይፋ ተደረገ። ተጠርጣሪው የሰባት ዓመቱን ሐላል ሞርዶ ሃይን በጭቤ ወግቶ የገደለ ሲሆን በአራት ዓመት የእድሜ ክልል የሚገመት የማቹን ያጎት ልጅም በከባድ ሁኔታ ማቁሰሉ ይታወቃል። የተጠርጣሪው የእስራት ጊዜ በአምስት ቀናት የተራዘመ ሲሆን ፖሊስ ጨምሮ እንዳስታወቀው ሌል ህፃናቱ ወደ ነበሩበት ቤት የመጣው ጥቃቱን ከማድረሱ በፊት ቀደም ብሎ እንደነበረና ከቤቱ ባለቤት ጋር ቃላት ከተለዋወጡ በኋላ ተመልሶ እንደሄደ፣ ነገር ግን ከሰዓታት በኋላ ተመልሶ ልጆቹ ላይ ጥቃት ማድረሱን ፖሊስ አስታውቋል። ፖሊስ በግድያው ላይ የሚያካሂደው ምርመራ እንደቀጠለ መሆኑንም ጨምሮ ገልጿል። ካሊጻል የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈውን ውሳኔ ከፍተኛው ፍርድ ቤት ባጋጽ ውድቅ አደረገው። ከፍተኛው ፍርድ ቤት ባጋጽ ካሊጻል ሬዲዮ ጣቢያ እንዲዘጋ የተላለፈውን ውሳኔ በመቃወም የቀረበውን አቤቱታ ተቀብሎ የመንግስትን ውሳኔ ውድቅ ያደረገ ቢሆንም የባጋጽን ውሳኔ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይቀበሉ ይችላሉ የሚል ግምት መኖሩ ተገልጿል። ከባጋጽ ውሳኔ በኋላ የመከላከያ ሚኒስትር እስራኤል ካጽ ባስተላለፉት መልእክት የካሊጻል ሬዲዮ ጣቢያ ከምርጫው በኋላ ይዘጋል ማለታቸው ተገልጿል። ካሊጻል ሬዲዮ ተጠሪነቱ ለመከላከያ ሚኒስትር መስሪያ ቤት መሆኑ ይታወቃል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ዛሬ ሙቀቱ እንደሚጨምርና በአብዛኛው ሀገራችን ክፍል ከባድ ሙቀት እንደሚኖር፣ ነገ ቅዳሜ ጀምሮ ደግሞ ሙቀቱ ደረጃ በደረጃ እየቀነሰ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭ 32፣ በሃይፋ 31፣ በጽፋት 35፣ በቤት ሻአን 42፣ በቤርሸባና አካባቢዋ 34፣ በኢላት 40 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
2: ወርቅነሽ አመሰግናለሁ። አይቸው ነኝ።
0: ሻያው አልኩ እንዴ? እንግዲህ ሻያው አይቸው የሁለታችን ስም በተለይ ይምጣጣ መሰለኝ። አይቸው ሻያው ባለ ጊዜም አይቸው እንላለን።
2: አመሰግናለሁ። ጥሩ ነው።
0: እንግዲህ ቅርታ ለማንኛውም ቅርታ።

0: የተከበራችሁ አድማጮቻችን ስርክታችን እንደቀጠለ ነው። አሁን እንኳን አይቼው ነው ምላልሳሳት።
1: አይ ባም በተሳሳች አሁንም ዝም አለ።
0: መቆጣት አይቀርም
1: እንዴ? ዘራፍ ነው
0: ማለት ዘራፋው። ጥሩ
1: ነው። ወይዘሮ ዘዋሉ ደግሞ ትቆጣሻለሽ
0: አይደል? እውነት ነው። አይ ለከነ አና አብረን ስለምንሰራ ስማችን አንዳንዴ ያው እንትን ይላል። ለዛ ነው። ለማንኛውም ደህና ነህ አይደል?
1: እግዚአብሔር ይመስገን በጣም ደህና ነኝ። አንቺ እንዴት ነሽ?
0: ደህና ነኝ ክብሩ ይስፋ። ጥሩ እንግዲህ ዛሬ የሚገርም ነው። ከ44 ዓመታት በኋላ እንደው አንዳንዴ እስራኤል ውስጥ ያለ ታሪክ አይቼው ሌላ ሀገራት ትልቅ ታሪክ አድርገው ይቀባበሉታል ይህን ታሪክ። እኛ ግን የተለመደም ስለሆነ ይሆናል ደግሞ ብዙም መቼም እስራኤል ሀገር ውስጥ መካከለኛው ምስራቅ አዳዲስ ሀሳብ የሚፈጠርበት እንትን ስለሆነ እንደው ትኩረት ላንሰጠው እንችል ይሆናል እንጂ የይሁዳ ካጻጽም ከ44 ዓመታት በኋላ ተመልሶ ዛሬ በክብር የቀብር ስነስርዓት ተፈጽሟል በሐራዛይቲም ተራራ በኢየሩሳሌም። የሚገርም ነው። የቀብር ስነስርዓትም እንዳዲስ ነበረ። የቅርብ ጊዜ ሞት ሊመስል ነበር ሽኝቱ ሁኔታው ያለው። በአጠቃላይ በመጀመሪያው የሊባኖስ ጦርነት ነው ይሁት መስዋዕትነት የከፈለው እና እንዴት ነበር እስኪ ከጦርነቱ ጀምረን እንየው።
1: አመሰግናለሁ ወርቅነሽ። ያው በተለይ የመጀመሪያው የሊባኖስ ጦርነት እየተባለ የሚጠራው በወቅቱ የጦርነቱ ሲገባ ወደ ጦርነቱ በተገባበት ወይም ተጀመረበት ጊዜ በ6 ቀን 1982 ዓ.ም ነበር። ያም በሰሜኑ የሀገራችን ክፍል ብዙ ሮኬት ሚሳይሎች ይተኮሱ ነበር። ካቱሻ እያልን የምንጠራቸው ይተኩሱ ነበር። የአካባቢውን ሰላም ይነሱ ነበር። እነሱም እንግዲህ በወቅቱ ሊባኖሶች ሳይሆን በያሲን አረፋት የሚመራው የአሸፍ ማለት የፍልስጤም ነጻ አውጭ ድርጅት እየተባለ አሸፍ ይሉታል። በፍልስጤም ነጻ አውጭ ድርጅት ነኝ በሚለው በእነሱ ምክንያት ነው። ከዛ ያም ወደዚህም የተደረሰበት ዋናው ምክንያትም ያም ከመጀመሪያው ላይ በለንደን የእስራኤል አምባሳደር የነበሩትን በፍልስጤሞች አምባሳደሩ እንግዲህ በለንደን የነበሩት ብሪታንያ ሽሎሞ አርጎቭ የተሰኙትን ጥቃት ደርሶባቸዋል። እሳቸውም በተቁስላቸው በኋላ ነው እስከ ስንት ጊዜ ድረስ ከመሞታቸው ድረስ ያ በዛ ምክንያት ተጎድተው የነበሩ ናቸው። እና የሰላም የገሊላው ሰላም ጦርነት በማለት ሰላም ለማስከበር በማለት ዘመቻው ተጀመረ። በ6 ቀን 6ኛ ወር 1988 ዓ.ም ነበር የተጀመረው። ከዛ ከብዙ ደም መፋሰስ በኋላ በ6ኛ ወር አሁን በ1985 ዓ.ም እስራኤል መከላከያ ወደ ኋላ ማፈግፈግ ጀመረ። ያው የተወሰነ ሰላም መረጋጋት ተደርሶበት ነበር። ያም ከአሸፍ ጋር ነው እንግዲህ የባያሲን አረፋት የሚመራው ነው። በዚህ ዙሪያም ወደ ኋላ የተፈገፈግበት በዛን የነበረው የተኩስ አቁም ስምምነት ላይ እስራኤል የወሰደችው በሙሉ በጠቅላላው በሀገሪቱ ውስጥም በዓለም ደረጃ ጸረ እስራኤል

0: እንቅስቃሴ ሽብር ፍታርጌት እንዳሄድ በሚል ነበር የፍልስጤም ነጻዎች ድርጅቶች ግን የወሰዱትን የቶክስ አቋም ስምምነቱን በሊባኖስ ብቻ ነውና በዚህ ምክንያት በተለያዩ ቦታዎች እንደዚህ ጻራ እስራኤል እንቅስቃሴዎችን ሽብር ፈጠራዎችን ማድረጋቸውን ቀጥለው ነበር። ከዚህ ጋር የተያዘ ነው እንግዲህ መጨረሻ ላይ ወደ ነኝ የፍልስጤም ነጻ ድርጅቶች ይያል የሚጠሩተኝ ከዛም ሁኔታው እየተሻሻ የእንትን ያለ የመጣ ወደዚህ የሱልጣን ያቆብ ጦርነት እየተባለ የሚጠራው ደግሞ ልክ ከእንትኖች ጋር ነው የተጀመረው ደግሞ ይሄ ከሶሪያን ጋር እና በዚህ ጦርነት ጊዜ የተጀመረው ምክ በአራት ቀን ስድስተኛ ወር 1982 ዓመተ ምህረት ነው። ይሄም በዚህ ጦርነት የተጀመረው ወደ 20 ሚሊዮን ወታደሮችን ማታለች እስራኤል። ይህ ጦርነት ከሶሪያ ጋር የተደረገ ሲሆን በሱልጣን ያቆብ የተባለ የሚጠራ ነው። በዚህም በሚገኘው በገሊላ የተባለ በሚጠራው አካባቢ የነበረ ነው። በጣም በዚህ ጦርነት ላይ እስራኤል ከሚወስሩትኝ በዚህ በሰላም ገሊል የተባለ በሚጠራው ጦርነት ላይ ሽንፈት ከደረሰባት የእስራኤል ጦርነት አንዱ ትልቅ ሽንፈት ተብሎ የተጠራ ነው። ውጊያው የእስራኤል ጦር ከመገናኛ ቦታዎች በመሸሸግ 399ኛ ብርጌድ የተሰኘ ነበርና 302ኛ ሻለቃ ነው የታንክ ሻለቃ ወደፊት ግስግሶ በመግባት ባልታሰበ ሁኔታ የሶሪያ ወታደሮችም ዙሪያውን ከበው አፈና ውስጥ አግብተውት ነበር እና በዚህም ሰዓት ነው እንግዲህ በከባድ ጦርነት ማለት ነው እንደገና ወደ ኋላ ለማፈግፈግ ሁሉ አልችል ብሎ የስምንት ሰዓት ጦርነት ይወሰደ። በዚህ ስምንት ሰዓት ጦርነት ውስጥ እንደገና በስንት መድፍ እና ብዙ 23 ተጠቅመው እንደገና ወደ ሄደበት ወደ ገሰገስ ወደ ኋላ እንዳፈገፈቁ ተባለ። ለዚህም ነው እነኚህ ሶስት ወታደሮችን በዛው ተጠልፈው ይሞቱ። አዎ ተንስቦ ተጠባባቂ ወታደሮች ነበሩ። እነሱም የዘኻሪያ በኡሜል የሚባለው በ2019 በ37 ዓመት በኋላ ተመለሰ። ከዛ ዘኻሪያ ፊልድማን ነበር የተመለሰው። የዘኻሪያ ፊልድማን ደግሞ በ2025 ዓመተ ምህረት ተመለሰ። ያው የይሁዳ ካጽ በ2026 ተመለሰና በእስራኤል የመጨረሻው ማለት ነውና ይህ ጦርነት አሁን መጨረሻው ተዘጋ አከተመ ማለት ነው። እስካሁን ድረስ የነሱን አስከሬን ለማስመለስ ሞሳድም ሆነ ሌሎች ከፍተኛ ባለስልጣናት በዚህ ዙሪያ በተለይ በ2025 አስከሬን ተመለሰው በከፍተኛ ደረጃ ጥረት ያደረጉልን በዚህ አጋጣሚ የሩሲያ ነች። ሩሲያም እንደሚታወቀው ባሻር አሳድ የቀድሞ የሶሪያ ፕሬዚዳንት በነበሩበት ሰዓት እሱን ለመርዳት የሩሲያ ጦርም ይገባበትና ያው ከኛም ወዳጅነች የነበረበት ሁኔታ ነው። እና ይሄ ነገር በእውነት ቀደም ስላንቺ አንድ የተነገርሽው ነገር አለ። እኛ አንዳንዴ የራሳችን ስለሆነ ምናልባት ጥሩ እንትን ላንሰው ቦታ ላንሰጠው እንችል ይሆናል። ነገር ግን በዓለም ደረጃ እጅግ በጣም የሚያኮራን የሚያስደንቅ ነው። የእስራኤል ልጆች ቤትም ቦታ ቢሄዱ ቤትም ቦታ ቢገቡም አስከሬንቸውን አጥንታቸውን እንኳ አፈሩን ቢሆን የተቀበሩበትን አፈር አመጣው እንደሚመልሱት መጥቶ በመጨረሻ ላይ በሀገራቸው በቅድስት እስራኤል ውስጥ ግባት መሬታቸው እንደሚፈጸም ይህ የተገባ ቃል ኪዳን ነው። አሁንም ቢሆን ይሙት ይዳን ወይ በህይወት ይኖር የማይታወቀውም ሮን አራድም አለ አይረሳም። እሱንም አስከሬን ለመመለስ እንደውም ባለፈውም እንዲሆነ ዘመቻ ሙከራ ተደርጎ ነበር። ጥረት ማድረጉ የሚቀጥል ነው የሚያቋርጥም አይደለምና ዞሮ ዞሮ እስራኤል ለልጆቿ ኤሊኮሄንም እናስተውሳለን።
1: ለቱ ነው እንግዲህ አሁንው እስራኤል ለቤት ስራ አለባት የሚባለው።
0: ያው እና ዞሮ ዞሮ አሁን ያለም በተለይ ከሊባኖስ ጋር ያለው ጦርነት አሁን ያለው ምን ይመስላል? ስካንችል ጠይቀሽ
1: የሊባኖስ የሚገርም አሁንም አላበቃም። ያው አንደኛው ዓለም ጦርነት ይቅርታ አንደኛው የሊባኖስ ጦርነት ነበር ሊባኖስ ጋር የነበረው። ከዛ ሁለተኛው የሊባኖስ ጦርነትም ነበር በ2006 ዓመተ ምህረት። እንግዲህ አንዴም ሁለቴም ጦርነት ተካሂዷል። አሁንም ጦርነቱ አላበቃም። ባለፈው ጀምሮ እንግዲህ የነበረው ጥቅምት 7 በኋላ ጥቃት በኋላ አሁንም እንደቀጠለ ነው። በደቡብ ሊባኖስ በኩል የእስራኤል መከላከያ ሰራዊት ቦታዎችን እንደያዘ ነው። በሊባኖስ እና በእስራኤል መካከል እንደው የሰላም ስምምነት ለመድረስ በአሜሪካ አሸማጋይነት በኩል ጥረት እየተደረገ ቢሆንም ጥረቱ እንደው ምን ያህል አጥጋቢ ነው የሚለው ነገር ብዙ ምላሽ ይሰጠዋል ብዬ አላስብም። አሁን ባለው ሁኔታ ለወደፊቱ እንግዲህ የሚሆነውን እናያለን። የሂዝቦላ ድርጅት ኃይሉ አልተዳከመም። እንግዲህ የሊባኖስ መከላከያ ሰራዊት የሂዝቦላን ድርጅት ምን ያህል ሊያጠቃ ተጽዕኖ ሊፈጥር ሊያዳክም እንደሚችል እናያለን። እንግዲህ የጦር መሳሪያ ትጥቁን እስኪፈታ ድረስ ነው እንዲታገል ኃላፊነት የተሰጠው። ግን ደግሞ ይሄ እየሆነ አይደለም። በደቡብ ሊባኖስ በኩል አሁን ረሂስ አሊታር በተባለው እንግዲህ ተራራ ነው የሚባለው እዛ ቦታ ስር ምሽግ አለ። ምሽግ ውስጥ ዜና ላይ እንዳየነው ሰሞኑንም ስንነጋገርበት ነበር አይቸው 100 የሚደርሱ የሂዝቦላ ድርጅት አባላትና እንግዲህ የኢራን አብዮታዊ ዘብም አብረዋሉ ነው የሚባለው። የሂዝቦላ ድርጅት አባላት ሊያሰለጥኑ የመጡ የኢራን አብዮታዊ ዘብ አባላት አብረው እዛ ውስጥ እንዳሉ እዚህ ተራራ ስር እንግዲህ ዋሻ አለ፣ ምድር ውስጥ የተቆፈረ ብዙ ነገር አለ ነው የሚባለው። በትክክል ምን እንደሆነ አይታወቅም፣ ግን እንደው መረዳት መገመት እንደሚቻለው ለሂዝቦላ ድርጅት እዛ ውስጥ የሞት ድነት ሽረት እንዲያደርግ ያስገደደው ቁልፍ የሆነ ነገር አለ ማለት ይቻላል። ምንድነው ያሉት አሁን የእስራኤል መከላከያ ሰራዊት ቦታውን ይደምስሰው እዛ ውስጥ እንሞት እንጂ አንወጣም።
0: በጣም የሚገርም ነው።
1: የሊባኖስ መከላከያ ሰራዊት እጃችን አንሰጥም። የሊባኖስ መከላከያ ሰራዊት ቦታውን እንዲቆጣጠሩ አይፈልጉም። እኛ እንዳለን እዚሁ እስራኤል ተደብድበው ቦታውን ነው የሚሉት። እና ቦታው በእስራኤል እጅ እንዲሆን መምረጥ ማለት እንግዲህ ውስጡ ምን አለ? ምናልባት እስራኤል ጥቃት ስታደርስ እዛ ውስጥ ያለው ሚስጥር ይታይ እንደሆንም አይታወቅም። የእነሱ ምርጫ እስራኤል ቦታው እንዲደበድበው ነው። ምግብ እንኳን እንግዲህ ውሃ ምግብ እንዲደርሳቸው የሚደረግበትን መንገዶች ሁሉ እስራኤል ለመዝጋት ጥረት እንዳደረገች ተነግሯል። ግን እስካሁን ድረስ እንግዲህ በህይወት አሉ፣ እየተከራከሩ እንደሆነ ነው የሚነገረው።
0: እሺ ወርቅነሽ እናመሰግናለን። ወደ ፕሮግራማችን ሂድና ከጊዜ ከቀደሙ እንወያያለን።
1: ሙዚቃ

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ባህላዊ እሴቶችንና ታሪክን የምናቀርብበት ዝግጅታችን ነው። ዛሬ ኢየሩሳሌም በባቢሎን መንግስት የተወረረችበትን ጊዜ ባጭሩ እንመለከታለን። ባቢሎን በጊዜው ታላቅና ተጽዕኖ ፈጣሪ ንጉሳዊ አገዛዝ የነበራት ከተማ ስትሆን በዓለም ከሚታወቁ ታላላቅ ከተሞች መካከለም አንዷ ነበረች። በዘመኑም የባቢሎን ንጉስ ዳግማዊ ናቡከደነጾር ነበር። ናቡከደነጾር ሁለተኛ ከ605 እስከ 562 ዓመተ ዓለም እንደገዛ ይታወቃል። በሃይማኖታቸውም የተለያዩ አማልክትን የሚያመልኩ እንደነበሩ ታሪክ መሰክራል። ንጉስ ናቡከደነጾር በጣም ኃይለኛ ወታደራዊ አገዛዝ ስለነበረው ሶሪያ ፊንቄ ወይም በአሁኗ ሊባኖስ ውስጥ የምትገኝ ከተማን ይሁዳና ሌሎች አካባቢዎችን በቁጥጥሩ ስር አድርጎ ነበር። የጥንቷ ባቢሎን ከተማ ፍርስራሽ ዛሬ ኢራቅ ውስጥ የሚገኝ የአርኪኦሎጂ ወይም ከርሰ ምድር ጥናት ማዕከል ሲሆን በዓለም ታዋቂ ቅርስ ነው። ኢየሩሳሌም በባቢሎን እጅ ወደቀችው በ586 ዓመተ ዓለም ሲሆን ንጉስ ናቡከደነጾር የይሁዳን መንግስት የወረረበት በፖለቲካዊና በወታደራዊ ምክንያቶች እንደሆነ ይነገራል። ናቡከደነጾር በ605 ዓመተ ዓለም በባቢሎን ነገሰ። በጊዜው ግብጽ በአካባቢው ተጽዕኖ ለማሳደር ትንቀሳቀስ ነበር። ናቡከደነጾር ደግሞ ሶሪያና ከነአንን በመያዝ በባቢሎን ቁጥጥር ለማድረግ ዘመቻ ጀመረም።

በጊዜው የይሁዳ ንጉስ የነበረው ዮአቂም ለባቢሎን ግዛት እጁን ላለመስጠት ለማመጽ ሞከረ። እሱ ከዚህ ዓለም በሞት ከተለየ በኋላ ልጁ ዮአኪን ነገሰ። ናቡከደነጾር በ597 ዓመተ ዓለም ወደ ኢየሩሳሌም በመምጣት ከተማዋን ያዘ። ከዚያም ዮአኪንን ቤተሰቡንና ብዙ ይሁዳውያን መሪዎችን ወደ ባቢሎን ወሰደ። ከዚያም ሴዴቅያስን በይሁዳ ወይም በኢየሩሳሌም ላይ እንዲነግስ አደረገ። ንጉስ ሴዴቅያስ በናቡከደነጾር ስር ሆኖ የይሁዳ ንጉስ ነበር። ከዚያም ከግብጽ ድጋፍ አገኛለሁ ብሎ ተስፋ በማድረግ በናቡከደነጾር ላይ እንዳመጸ ይነገራል። ናቡከደነጾር ጦሩን በማሰለፍ ለሁለተኛ ጊዜ ኢየሩሳሌምን ከበበ። ቅድስቷ ከተማም ለረጅም ጊዜ በባቢሎን ሰራዊት ተከባ ከቆየች በኋላ የከተማይቱ ቅጥር ግንብ ተሰበረ። ንጉስ ሴዴቅያስ ከኢየሩሳሌም ለመሸሽ ቢሞክርም ተይዞ ወደ ባቢሎን ተወሰደ። ልጆቹ በፊቱ ተገደሉ። ኢየሩሳሌምም ፈራረሰች፣ ወደመች። ንጉስ ሰለሞን ያሰራው የመጀመሪያው ቤተ መቅደስ ተቃጠለ። ናቡከደነጾር በርካታ ይሁዳውያንን ማርኮ ወደ ባቢሎን ወሰደ። ይህ የሆነውም ከ588 እስከ 586 ዓመተ ዓለም ነው። ሁለተኛ ነገሥት ምዕራፍ 24 ቁጥር 25 እና ትንቢተ ኤርምያስ ምዕራፍ 37 ቁጥር 39 ሁለተኛ ዜና መዋዕል ምዕራፍ 36 ላይ እንደተጻፈው። ከዚያም ከባቢሎን የመጣ አለቃ ኢየሩሳሌምን የሚያስተዳድር ጎዶልያስ የተባለ ሰው ሾመ። በሁለተኛ ነገሥት ምዕራፍ 25 እና ትንቢተ ኤርምያስ ምዕራፍ 39 ቁጥር 40 ላይ እንደተገለጸው ይሁዳውያን በባቢሎን በምርኮ በነበሩበት ጊዜ ቤቶችን ሰርተው የእርሻ ሥራ እየሰሩ ሕይወታቸውን ይመሩ እንደነበር፣ ቤተሰብ መስርተው በሀገሪቱ መንግሥት ውስጥም ሥልጣን የያዙ እንደነበሩና እምነታቸውን ለመጠበቅ ተጋድሎ እንዳደረጉ በታሪክ ተገልጿል። እምነታቸውን ለመጠበቅና የባዕድ አምልኮ እንዳይከተሉ በሚያደርጉት ከፍተኛ ጥረት ፈተና ገጥማቸው እንደነበርም ታሪክ ይዘክራል። በመጽሐፍ ቅዱስ ታሪክም ቢፈተኑም በእምነታቸው እንደጸኑ ተገልጿል። ትንቢተ ዳንኤል ምዕራፍ 3 ቁጥር 6 ነቢዩ ኤርምያስ ለምርኮኞቹ በላከው ደብዳቤ ቤት እንዲሰሩና እንዲኖሩ የነገራቸው መሆኑ በመጽሐፍ ቅዱስ ተጠቅሷል። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 4 እስከ 7 ይሁዳውያን በባቢሎን በምርኮ ያሉ በሰላም ለመኖርና በልማትም በመሳተፍ ለመኖር አስተዋጽኦ ማድረጋቸው ይነገራል። ይሁዳውያን በምርኮ ያሉ በባቢሎን በሰላምና በልማት በመሳተፍ ለመኖር አስተዋጽኦ ማድረጋቸውም ይነገራል። ኤርምያስ 29 ቁጥር 7

ኢየሩሳሌም በባቢሎን ግዛት ስር ወድቃ እስከ 539 ዓመተ ዓለም ቆየች። በ539 ዓመተ ዓለም ነገሮች ተገለባብጠው ባቢሎን በፋርስ ንጉስ በቂሮስ ዳግማዊ ቁጥጥር ስር ዋለች። ንጉስ ቂሮስም በዳግማዊ ናቡከደነጾር የንግስና ዘመነ መንግስት ተማርከው ወደ ባቢሎን የሄዱ ይሁዳውያንን ወደ ኢየሩሳሌም እንዲመለሱ አዘዘና ከ70 ዓመታት የምርኮ ዘመናት በኋላ ይሁዳውያን ወደ ሀገራቸው ወደ ጽዮን መመለስ ጀመሩ። ይህ ጊዜ የመጀመሪያው የመመለስ ዘመን ወይም የሽባት ጽዮን በመባል ይታወሳል። ይሁዳውያን ወደ ኢየሩሳሌም የተመለሱት በአንድ ጊዜ ሳይሆን ደረጃ በደረጃ በሂደት እንደነበረ ይነገራል። በትንቢተ ኤርሚያስ ምዕራፍ 25 ከቁጥር 11 እስከ 12 እና ምዕራፍ 29 ቁጥር 10 ላይ ይህ ታሪክ በሰፊው ተገልጿል።

እስራኤላውያን ከባቢሎን ምርኮ ወደ ኢየሩሳሌም ከተመለሱ በኋላ የይሁዳ አካባቢ ኢየሩሳሌምንና ሀገራቸውን እንደገና ለመገንባት ጀመሩ። ከሰሯቸው ስራዎች መካከለም ቤተ መቅደሱን እንደገና የሰሩ መሆኑ የሚታወቅ ሲሆን በዘሩባቤል መሪነት መሰውያውን አቆሙ። ከዚያም ሁለተኛው ቤተ መቅደስ መገንባት ጀመሩ። ህጉንም እንደገና ተማሩ። ካህኑ እዝራ የሙሴን ህግ ለህዝቡ እያነበበ እንዳስተማረ ይነገራል። መጽሐፈ ነህምያ ምዕራፍ 8 ላይ እንደተገለጸው የኢየሩሳሌምን ቅጥር እንደገና ሰሩ። ነህምያ ከተማዋን ለመጠበቅ የፈረሰውን ቅጥር እንደገና አሰራ። ነህምያ 2 እስከ 6 ካህናትና ሌዋውያን እንደገና በአገልግሎታቸው ተሰማሩ። ከእግዚአብሔር ጋር ቃል ኪዳናቸውን ለማደስ ሞከሩ። ህዝቡ ከህጉ በመራቁ ንስሐ ገባና እንደገና ለእግዚአብሔር ለመታዘዝ ቃል ገባ። መጽሐፈ ነህምያ ምዕራፍ 9 የይሁዳውያን ከባቢሎን ግዛት የመመለስ ታሪክ በዋናነት እዝራና ነህምያ መጽሐፍት ላይ ይገኛል። ባጭሩ ለማጠቃለል ስንሞክር ህዝበ እስራኤል ከባቢሎን ምርኮ ወደ ጽዮን ኢየሩሳሌም ከተመለሰ በኋላ መሰውያውን አቆሙ፣ ቤተ መቅደሱን እንደገና ገነቡ፣ የኢየሩሳሌምን ቅጥር ጠገኑ፣ ህጉንም በመማር በንስሐና በመንፈሳዊነት ታደሱ።

ባቢሎን ኢየሩሳሌምን የተቆጣጠረችበት ታሪካዊ ምክንያት አመጽና የክልላዊ ስልጣን ጉዳይ ሲሆን ባቢሎን በአካባቢው የበላይ ለመሆን በመታደርገው እንቅስቃሴ የይሁዳ መንግስት አመጽና የባቢሎንን ትዛዝ አልቀበልም እንዳለ ማየት ይቻላል። ይህም መጀመሪያ ኢየሩሳሌም በባቢሎን ስር ከወደቀች በኋላ የይሁዳ ንጉስ ሴዴቅያስ ለባቢሎን ታዛዥ ሆኖ ነበር። ነገር ግን በኋላ አመጸ። ስለዚህ ናቡከደነጾር ኢየሩሳሌምን እንደገና ከበበ። እናም ከባድ ጥፋት አደረሰባት። በመንፈሳዊ ምክንያቱ ደግሞ በመጽሐፍ ቅዱስ ታሪክ ስንመለከት የኢየሩሳሌም መውደቅ ምክንያት የሆነው የእስራኤል ሕዝብ ከእግዚአብሔር መራቅና ከኃጢአት ጋር ይያያዛል። መጽሐፍ ቅዱስ ይህንን ከፖለቲካዊ አመጽ በላይ በመንፈሳዊ ምክንያት ያብራራዋል። የይሁዳ ሕዝብ እግዚአብሔርን ትቶ ጣዖታትን አመለከ፣ ነቢያትንም አልሰማም። ስለዚህ እግዚአብሔር በባቢሎን እንዲያስገዛቸው ፈቀደ ተብሎ ተጽፏል። ሁለተኛ ነገሥት ምዕራፍ 24 ከቁጥር 2 እስከ 4፣ ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 15። ናቡከደነጾር ዳግማዊ የመጀመሪያውን ቤተ መቅደስ ማቃጠሉ ለይሁዳውያን ሕዝብ ታላቅ ስብራትና በትውልዱ ሁሉ የሚታወስ ነው። ንጉሥ ዳዊት ለዘመናት ጸልዮ አምላኩን ተማጽኖ ሳይሳካለት ቢቀርም ቤተ መቅደሱን ልጁ ንጉሥ ሰለሞን እንዲሰራው አድርጓል። እንደሚታወቀው ቤተ መቅደሱ የይሁዳውያን ሕዝብ ታላቅ መንፈሳዊ ምልክት ከመሆኑም በላይ የእስራኤል ዝና በዓለም እንዲናኝ ያደረገ እና ለይሁዳውያን ሕዝብ ልዩና ከመንፈሳዊ ሕይወት ጋር የማይነጣጠል የአምልኮ ቦታ ነበር። ኢየሩሳሌም ከባቢሎን አገዛዝ ነጻ ከወጣች በኋላ በቀጥታ እንደገና ራሷን የምትገዛ ነጻ መንግሥት አልሆነችም። አካባቢው በተከታታይ በታላላቅ ነገሥታት ስር ወድቆ ነበር። የፋርስ መንግሥት ዳግማዊ ቂሮስ ባቢሎንን ከተቆጣጠረ በኋላ ኢየሩሳሌምና ይሁዳ በፋርስ መንግሥት ስር ገቡ። ቂሮስም ኢየሩሳሌምን ከ538 ዓመተ ዓለም እስከ 332 ዓመተ ዓለም ተቆጣጠረ። ከዚያም የግሪክ መንግሥት በ332 ዓመተ ዓለም እስክንድር ፋርስን ካሸነፈ በኋላ አካባቢው ወደ ግሪክ ግዛት ገባ። እስክንድር ከሞተ በኋላ አካባቢው በግብፅ ቶሎሚያውያንና በሶሪያ ሶሎቂያውያን መካከል ተለዋዋጭ ሆነ። ከዚያም የሐሽሙናውያን ነፃ መንግሥት ከ140 እስከ 63 ዓመተ ዓለም አካባቢ ነበሩ። ከባቢሎን ምርኮ በኋላ ይሁዳውያን እንደገና ትክክለኛ የራሳቸውን የፖለቲካ ነፃነት ያገኙት በሐሽሙናውያን ዘመን እንደሆነ ከታሪክ እንረዳለን። በዚህ ጊዜ ይሁዳ መካቢና ቤተሰቡ ከሰሎንቄያውያን ጋር ተዋጉ። ከውጊያው በኋላም ኢየሩሳሌም የራሷ መንግሥት ኖራት። ከሐሽሙናውያን በኋላ የሚቀጥለው ሮማውያን አካባቢውን የተቆጣጠሩበት ዘመን ሲሆን በ63 ዓመተ ዓለም የሮማው ጄኔራል ፓምፒዮስ ኢየሩሳሌምን እንደተቆጣጠረ ታሪክ ያስረዳናል። ስለዚህ ኢየሩሳሌም በመጀመሪያ በባቢሎን፣ ቀጥሎ በፋርስ፣ ከዚያም በግሪክ እናም በሐሽሙናውያን ቁጥጥር ስር ከተያዘች በኋላ እንደገና በሮም ስር ትወድቃለች።

የተከበራችሁ አድማጮቻችን ኢየሩሳሌም በሮማ ግዛት ስር የወደቀችበትን ዘመን በሚቀጥለው ፕሮግራማችን በሰፊው እንመለከተዋለን። የዛሬው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት።

ጤና ይስጥልኝ፣ እንደምን ሰነበታችሁ? ሰላም ለኢየሩሳሌም፣ ሰላም ለእስራኤል ምድር፣ ሰላም ለቤተ እስራኤል፣ ሰላም ለእስራኤል ሕዝብ። ከዚህ ቀጥለን ስለ ፓርሻት ሻቧ ኪትሴ የሚለውን በተቻለ መጠን ትንሽ አብረን እንድንማር በዚህ አጋጣሚ ጠይቃለሁ። የተከበራችሁ አድማጮቻችን፣ በዚህ ሳምንት የምንማረው ፓራሻ ክፍል ኪትሴ የሚሆናል። ኪትሴ ለሚልካማ አልኦየቬኻ ኡንታኖ አዶናይ ኤሎሄኻ በያዴኻ ብሻብታ ብሺቢዮ ይላል። ይህ ማለት ምንድን ነው? በጠላቶች ላይ ጦርነት በወጣህበት ጊዜ ወይም ባወጅህበት ጊዜ አምላክ እግዚአብሔር በእጅህ አሳልፎ ይሰጣቸዋል ነው የሚለው እና ከዛ መጨረሻ ላይም ምርኮኞች አድርገህ እንደምትማርካቸው ነው የሚናገረው። አሁን በፓራሻው ላይ ሲናገር ግን መጀመሪያ ኪትሴ ማለት ኪትሴ ለሚልካማ አልወየቤኻ ሲል ጠላቶችህ ብዙ ናቸው፣ የምትወጣው አንተ ነው። በኋላ ግን መጨረሻ ላይ ደግሞ ጠላቶችህን በእጅህ ይወድቃሉ፣ በአንተ እጅ ይወድቃሉ ይላል። አሁን እነኛ ጠላቶች ማን ናቸው የሚለው ጥያቄ አለ። እዚህ ጋር ምንድን ነው የሚበለው? ዙሃር የተባለው ታላቁ የሚስጥር መጽሐፍ እንደሚያወራው እንዲህ ይላሉ። ኦሪት እዚህ ላይ እየተናገረች ያለችው ስለ ውጫዊ ስጋዊ ጦርነት ብቻ አይደለም፣ ይልቁንም እያንዳንዱ ሰው በየቀኑ ስለሚያደርገው ውስጣዊ መንፈሳዊ ውጊያ ነው ይላል እና ቅዱስ ዙሃር እንዳስረዳው ከሆነ የሰው ልጅ ትልቁ ጠላት ውጭ ያለው ሳይሆን ውስጥ ያለው በአካል ውስጥ ያለው በልቡ ያለው የመጥፎ መንፈስ ወይም እርኩስ አስተሳሰብ፣ መጥፎ ምኞትና ስሜት፣ የጽድቅ ጠላት ወይም በዕብራይስጥኛ ምን ይባላል? የጸረራ ይሉታል። ለዚህ ነው ኦሪት ሲጀምር በጠላቶችህ ላይ ነው የሚለው በብዙ ቁጥር የሚለው በብዙ ቁጥር ጀመረች። ምክንያቱም በህይወት ውስጥ ብዙ ፈተናዎች አሉ፣ ጭንቀቶችና እንቅፋቶች ስላሉብን ነው። ነገር ግን የዚህ ሁሉ ፈተናዎች ምንጮችና መሰረታቸው አንድ ነው። እሱም ሰውን ለመጣል የሚፈልገው የውስጣዊ ክፉ ምኞት ወይም ክፉ መንፈስ ነው እና ፈጣሪ በእጅህ አሳልፎ ይሰጠዋል የሚል ቃል አለ፣ ቃል ገብቷል አምላክ። ትርጉሙ አንተ የመጀመሪያውን እርምጃ ውሰድ። ለመታገል በወጣህ ጊዜ አንድ ሰው ምንድን ነው ሁል ጊዜ በቃ እኔ በዚህ መጥፎ ዓለም ወይም በዚህ መጥፎ አሳሰብ ትኖራለሁ ብሎ ከኖረ ያ ሰውዬ ከመጥፎ ዓለም ሊወጣ አይችልም። ግን አንድ እርምጃ ማድረግ አለበት። አንድ እርምጃ ያይ ከእንግዲህ ይሄንን መዋጋት አለ ቢሉ አንድ እርምጃ ከጀመረ ያኔ አምላክ ቃል ገብቷል። የገባው ቃል ምንድን ነው? መጥቼ እረዳሃለሁ፣ ያንም ጠላትህን ታሸንፋለህ ይላል። እና አንድ ሰው ሁል ጊዜ መጀመር አለበት አንድን ነገር፣ ዝም ብሎ መቀመጥ የለበትም። እና በሁሉም ነገር ካልጀመረው መጨረሻው ላይ መድረስ አይቻልም። እና መውጣት አለበት፣ መራመድ አለበት፣ ወደፊት ለማደግ መጣር አለበት። ጥረት ካላደረገና ወደፊት ካልተጓዘ ያ ሰውዬ ካለበት አዘቅት ሊወጣ አይችልም ማለት ነው። እና እዚህ ላይ እንደገና ሊቃውንቶች እዚህ ጋር የሰጡት አንዳንድ መግለጫ አለ። ታዲያ ይህንን ውስጣዊ መንፈሳዊ ውጊያ እንዴት ማሸነፍ እንችላለን የሚል ጥያቄ አስቀምጠዋል። የሰው ልጅ ያው ስጋ ለባሽ ከደምና ከስጋ የተሰራ ነው። ይህ የውስጥ ክፉ መኞት ግን በጣም ከባድ ነው፣ እንደ እሳት የበረታ መልአክ ማለት ነው። ያን ለማሸነፍ እንዴት ነው የምንችለው የሚል ጥያቄ ሊቃውንቶች ይጠይቃሉ። አዝ በመሰከት ቅዱስን በግማራ እንደተጻፈው እንዲህ ይላሉ፣ የሰው ልጅ ክፉ ምኞት በየቀኑ ይበረታበታል፣ ሊገድለውም ይፈልጋል፣ ሊያጠፋውም ይፈልጋል። ቅዱስ እግዚአብሔር የእስራኤል አምላክ ካልረዳው ግን ሊያሸንፈው አይችልም። እና ምንድን ነው አምላክ እንዲረዳው ያ ሰውዬ እርምጃ አንድ እርምጃ ወደፊት መጓዝ አለበት። ከታላቅ የጥንት ሊቃውንቶች አንዱ የሆኑት ራቤኑ በሃይ የሚባሉ ትልቅ የሃይማኖት ሊቅ ጻፉት መጽሐፍ አለ። ያ መጽሐፍ ምንድን ነው? ሆቦት ሀሊባቦት ይባላል። ሆቦት ሀሊባቦት ማለት የልብ ግዴታዎች የሚል መጽሐፍ ነው። በመጽሐፋቸው እንዳሰፈሩት እንዲህ ሲሉ ተናግረዋል። አሁን እሳቸው ይላሉ፣ የሰው ልጅ እወቅ፣ በዓለም ላይ ካሉህ ጠላቶች ሁሉ ትልቁ ጠላትህ የገዛ ምኞትህ ነው። አንተ ስለ እርሱ በምትረሳበትና በምትዘነጋበት ጊዜ እሱ ግን በአንተ ላይ ነቅቶ ይጠብቅሃል፣ ሊጥልህ ሊያጠፋህ ማለት ነው።
እና በተቻለ መጠን ያን መጥፎ ምኞት ያን መጥፎ መንፈስ አንድ ሰው ከአካል ውስጥ ለማስወገድ ትልቅ ጥረት ማድረግ አለበት። መንግዜ መተኛት የለበትም መዘንጋት የለበትም ማለት ነው። እንግዲያውስ እኛ የኛ ድርሻ ምንድነው የሚል ጥያቄ አለ። መልሱ በፓራሻ ባሻዋ ላይ ኪትጼ ማለት ኪትጼ ማለት በወጣህ ጊዜ አንተ አርምጃህን በጀመርክ ጊዜ ጠላትህን ለመዋጋት ያኔ ምንድነው ያለው ኦሪት ባሸነፍክበት ጊዜ አይደለም ጀምር በወጣህበት ጊዜ ነው ያለው። በወጣህ ጊዜ ነው ያለው ኦሪት ካንተ የሚጠበቀው መነሳት መፈለግና መታገል መሞከር ብቻ ነው። አንተ ለመታገል ስትወጣ የሊቃውንቶች አንድ የሊቃውንቶች የሰጡት ህግ አለ የሳቸው እንደሱ የጻፉት ህግ አለ። ያ ህግ ምንድነው? ሊነጻ ሊቀደስ የመጣ ሰው ከሰማይ እርዳታ ይቀበላል። የሰማይ ቤት በሰማይት መንግስታት ትልቅ እርዳታ ያደርጉለታል ይላል። ይሄም በመሰከት ዮማ ላይ የተጻፈ ነው። ድሉ አምላክህ እግዚአብሔር በእጅ አሳልፎ ይሰጠዋል። ከሰማይ የሚሰጥ ስጦታ ትልቅ ስጦታ አለ። ግን ያንተ እንቅስቃሴ ያንተ መሞከራ እና ያንተ ፍላጎት ግን በጣም አስፈልጊ ነው ከዚህ ላይ ይላል። እና ሌሎች ተጨማሪ ሊቃውንቶች እንዲህ ሲሉ ይናገራሉ። እና ከኦሪት ኪትጼ ከተጻፈው ጋር በማገናዘብ እንዲህ ይላሉ። በጣም አስደናቂ ክፍል የመጨረሻው ነው ይላሉ። በጦርነት ጊዜ አሸናፊ ወገን የጠላትን ንብረት ይማርካል። ታዲያ የውስጥ ክፉ ምኞት መማረክ ማለት ምን ማለት ነው የሚል ጥያቄ ያቀርባሉ። የሆኑ ሐሲድም የጉር ሐሲድም የሚባሉ ስፋት አይሜት የተባለ ትልቅ መጽሐፍ አለ። እሱ ምን ይላል? ታላቅ መሰረታዊ እውነት እንዲህ ሲል ነው ያብራራል። አንድ አይሁዳዊ በምድር ላይ ያለው ዓላማ ያንን መጥፎ ምኞት መግደል ወይም ከዓለም ላይ ማስኮብለል ማሸሸት አይደለም ይላል። ይልቁንም መማረክ ነው። ያንን ኃይል ወደ በጎ ወደ ቅድስና ስራ ማዞር መለወጥ ማለት ነው። ለምሳሌ አንድ ሰው በባህሪው ግትር እልህኛ ወይም ቁጠኛ ይሆናል። ያ ሰውዬ ተበሳጭ ይሆናል። ያንን እልህ በጥላቻ ላይ ሳይሆን ቶራን በመቀበል የአምላክን ቃል በማንበብ በመማርና በጎነትን በማድረግ ላይ ሊያውለው ይገባል። አሁን አንድ ሰው ግትር በሌላ ነገር ግትር ቢል ከኦሪት ጋር ግን ሲያጠና ግትር ተሆነ በደንብ ያጠናል ማለት ነው። እልፈኛ ከሆነ በኦሪት ያለው ምስጢሩ ለማወቅ ፍላጎት ይኖረዋል ማለት ነው። እና ያን በዛ መልኩ መለወጥ ይችላል። ያን መጥፎ ሰማይ ማለት ነው። አንድ ሰው ከፍተኛ ፍላጎትና ስሜት ካለው ያንን ስሜት ፈጣሪና ሰዎችን ለመውደድ ሊጠቀምበት ይገባል። ምርኮውን ማረከ ማለት ይሄ ነው። ያን መጥፎ መስፈር መጥፎ አስተሳሰብ ወደ ጥሩ አስተሳሰብ ለውጦ በጥሩ ቦታ ላይ ማዋል፣ በበጎ አድራጎት ስራ ላይ ማዋል። ያን ካደረገ ወይም የተደሆችን በመርዳት የተቸገሩትን በማጽናናት ያንን ካደረገ ያን መጥፎ ሐሳብ ማርኮ ወደ ጥሩ ዓለም በጥሩ መንገድ ተጠቀመበት ማለት ነው። እንግዲህ እኛ ሁልጊዜ ውጊያ ላይ ነን። ምንጊዜም ቢሆን የሰው ልጅ ለፈተና በዝቻለም ወደ ፈተና ስለመጣ ምንጊዜም ውጊያ ላይ ነው። ከተስፋ መቁረጥ ከስንፍና ከቁጣና ከተለያዩ ፈተናዎች ጋር ምንጊዜም እንታገላለን። ይህን የኦሪትን ክፍል ለድል የሚሆን ግን ቀመር ወይም ደግሞ ትልቅ ማበረታቻ ይሰጠናል ማለት ነው። እና ተስፋ መቁረጥ እንደሌለብን ሁልጊዜ አንድ ነገር ሲመጣ ያን መቋቋምና ኃይላችን በአዲስ ገንብተን ያንንን ያለን ችግራችን ለመወጣት ሙከራ ማድረግ እንዳለብን ነው። እና ጠላትህን አትፍራ ነው የሚለው። ለጦርነት በወጣ ጊዜ ጠላትህን አትፍራ። ከአንተ የሚጠበቀው ምንድን ነው? ለመጀመሪያ ፍላጎትና ጥቂት ድፍረት ብቻ ነው። ከዛ በኋላ አምላክ በመሃሉ ላይ ገብቶ አንተ እንድታሸንፍ ያደርግሃል ማለት ነው። እና እግዚአብሔር ከአንተ ጋር አብሮ ስለሚዋጋ መጨረሻ ላይ ዋናውን ትልቁን ጠላትህን የጸረራ የተባለው ጠላትህን በእጅህ አሳልፎ ይሰጠዋል ማለት ነው። እና ቃልም ይሄንም አምላክ ቃል ገብቷል ለእኛ
እና ግን እኛ መሞከር አለብን። ካልሞከርን እግዚአብሔር መቶ ሊረዳን አይችልም። ምንራ መቼ ነው ስንሞክርና ያንን መጥፎውን መንገድ ለመተው ስንፈልግ እና ወደ ጥሩ መንገድ እንጓዛለን ወይም ደግሞ ይሄን መጥፎ አሳሳብን እንዋጋለን በልባቸውን ያለን መጥፎውን ተንኮል እናስወግዳለን ማስወገድ አለብኝ ብዬ ወደ አምላክ በመቀርበት ጊዜ አምላክ መቶ እኛን ይረዳናል እኔንም ይረዳኛል ከዛ ካለሁበት መከራ ሁሉ ልድን እችላለሁ ማለት ነው። ሌላው ከዚህ ላይ መጨመር የምፈልገው እንግዲህ በዚህ ወር እንደምታውቁት ሆደሽ ኤሉል ይባላል። ሆደሽ ኤሉል ማለት የዚህ የንስሐ እና የይቅርታ ጊዜ አሁን በየቤተ ክህነቱ በየቦታው የተለያየ ጸሎት አለ። ጧት ላይ ተነስተው ሲልኮት ያደርጋሉ። አምላክን ይቅርታ ይጠይቃሉ። ያለውን ኃጢያት በሙሉ በመናዘዝ ንስሐ በመግባት አምላክን ይቅርታ የሚጠይቅበት ጊዜ ነው። ይሄው እንግዲህ ሮሽ ሆደሽ ከጀመረ ጀምሮ ስታርባ ቀን ማለት ስቴዮም ኪፑር ትልቅ ልመና እና ጸሎት አለ። ዛሬ በኮተላ አማራቢ ምንሄድ ማታ ማታ ላይ ሌሊት ላይ ከኩለ ሌሊት በኋላ ብዙ ህዝብ እየመጣ ጸሎት ያደርጋል። እዛ ላይ የንስሐ ወቅት ነው። አሁን ትልቅ ጸሎት ያስፈልጋል እና ይሄ ወር በጣም በጣም በጣም አምላክ ወደ እስራኤል ምድር ወርዶ ህዝቡን ሁሉ ይቅር ለማለት የህዝቡን ችግር ለመስማት የሚወርድበት ወር ነው ይባላል። እና ሁሉም ሰው በዚህ ወር ብዙ መታገልና ብዙ ጸሎት ማድረግ እንዳለበት ነው። ሌላው በሮሻሻና 3 መዝገብ ይከፈታል። አንደኛው መዝገብ የጻድቃን ነው፣ ሁለተኛው የሃጣን ነው፣ ሶስተኛው ደግሞ የመካከለኛ ነው ይላል። የሃጣን በቀኑ ቀን ይዘጋል፣ ለሞት ይፈረድባቸዋል ይላል። ጻድቃን ደግሞ ለዘላለም ህይወት በቀኑ ቀን ይፈረምላቸዋል ይላል። መካከለኛ ግን ያሉት ወዲህ አንዴ ወደዚህ አንዴ ወደዚህ አይምሩት፣ ግን እስከ ዮም ኪፑር 10 ቀን እድል ይሰጣቸዋል። በዛች 10 ቀን ታግለው ራሳቸውን ጠላታቸውን አሸንፈው ከቀረቡ በዮም ኪፑር ለህይወት ይፈረማሉ ማለት ነው። እና እንግዲህ አድማጮቻችን ይሄንን የመጣውን አዲስ አመት የሰላም የደስታ ያድርግልን፣ አገሪቷን ሰላም ያድርግልን፣ በጻድቃን መጽሐፍ ምን መዘገብ ያድርገን፣ በውጭ ሀገር የቀረው ወገኖቻችን በሙሉ ያምጣልን፣ እስራኤልን ከፍ ከፍ ያድርግልን፣ የእስራኤልን ጠላት ከኛ ያርቅልን። በእስራኤል አምላክ ፈቃድ ወታደሮቹ ጠላታቸውን አሸንፈው ወደ ቤታቸው በሰላም ይመለሱ ያድርግልን። ሰላም ለእናንተ ይሁን። አመሰግናለሁ። ሻባት ሻሎም ተዳራባ

0: የተከበራችሁ አድማጮቻችን ስርጭታችን ሊገባደድ እንደቃ ቀርቷል። ከዛ በፊት ግን ሰንበት መትከባብን መግቢያና መውጫ እናስተዋውቃለን። ዛሬ ኢየሩሳሌምና አካባቢዋ ሰንበት የሚገባም 6 ሰዓት ከ36 ደቂቃ፣ መውጫ ነገ 7 ሰዓት ከ53፣ ተላቪቭ 7 ሰዓት ላይ ገብታ 7:55 ትወጣለች። ሃይፋ 6 ሰዓት ከ48 ገብታ 7:56 ደቂቃ ትወጣለች። ቤርሸባ 7 ሰዓት ከ59 ገብታ 7:54 ደቂቃ ነገ ትወጣለች። ኢላት 6 ሰዓት ከ56 ደቂቃ ገብታ 7 ሰዓት ከ50 ነገ ትወጣለች። ወርቅነሽ
1: አሁን እንግዲህ ያው ሻባት ሻሎም ነው ይባላል እዚህ በኋላ አይደል?
0: አዎ ሻባት ሻሎም።
1: እናመሰግናለን። እንግዲህ ያው ስርጭታችን ምሽት ላይም ስርጭታለን። ያው በተለመደው ስርጭታችን ትቀጥላለህ አንተ።
0: አንቺ ቤትሽን ትሄጃለሽ።
1: እኔ ያለው ዛሬ እንግዲህ አዎ አምሳጅ ምሬዚ ነኝ። አይበቃም ይበቃል። አንተ ደግሞ ቀጥል።
0: መልካም።
1: እናመሰግናለን። ሻባት ሻሎም።
0: ሻባት ሻሎም።
1: ላላ ናይዳኖ ምስጋና ይድረሳት የቴክኒክ ባለሙያችን።
0: እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ተናስተልኝ ተከበራችሁ አድማጮቻችን እንደምሻን አምሽታችኋል መልካም ለተሰንበት ይሁንላችሁ ይላል የምሽቱ ስርጭታችን ጀምረናል። ዛሬ እለቱ እንደብራውያን ዘመን አቆጣጠር ዮም ሺሺ ሄት በሉል ሄት ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ኦጉስት 24 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 15 2018 ነው። የምሽቱ ስርጭታችን እንደተለመደው በዜና እንጀምረ ይቅርታ እንደ ኦጉስት 21 ነው 24 ያልኩት ከይቅርታ ጋር። ስርጭታችን እንደተለመደው እስከ ምሽቱ 8 ሰዓት ይቀጥላል። በዚህ አንድ ሰዓት ስርጭት ዜና እናነባለን። እንደተለመደው የዜና ትንታኔ ከአድማጮች ጋር የስልክ ውይይት እንዲሁም የአሸንዳም በዓል ምክንያት በማድረግም ቀለም ጥይቆች ነው ይኖሩናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው ስዳችኋለሁ። በቅድሚያ አርዕስተ ዜና የቴክኒክ ባለሙያችን ቫሌን ሶሎሜንኮ ነው። እናመሰግናለን። አርዕስተ ዜና ሶሪያ ወደ ቱርክና ወደ ሳውዲ አረቢያ ለተቀላቀሉበት ለተፈረሙበት ስምምነት ለመቀላቀል ያሰበች ነው ተባለ። በዮርዳንና ሰማራ ያለው ክስተት እንደቀጠለ ነው። የብሪታንያ መንግስት የእስራኤል ሰፈርተኞች ላይ ተጨማሪ ማዕቀብ ለመጣል ያሰበች ነው ተባለ። ፖላንድ በዋርሶ የሚገኘውን የእስራኤል አምባሳደር ተታ አነጋገረች። የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሶሪያ ወደ ቱርክ ፓኪስታንና ሳውዲ አረቢያ ለመቀላቀል ያሰበች ነው ተባለ። እንደሚታወሰው ሁሉ ባለፈው ጊዜ ሶሪያ፣ ቱርክ፣ ሳውዲ አረቢያ የሶስቱ ሀገር የጦር ኃይላቸውን ለማጠናከር የተስማሙበት ስምምነት ነበር። ይህም አንደኛው ሀገር ከተጠቃች ሌሎች ሁለቱም እንደተጠቁ ተደርጎ ይቆጠራል ማለት ነው። የሶሪያ ውጭ ጉዳይ ሚኒስትር አሳድ አሽፋይድ እንደተናገሩትም ሶሪያ ወደ ሶስቱ ሀገራት ወደ ተቀላቀሉ ስምምነት ለመቀላቀል እያሰበች ነው ላል። ነገር ግን የስካሁን ድረስ ውሳኔ ላይ አልደረስንም። ነገሩን በጉዳዩ እያሰብንበት ነው በማለት ከፓኪስታን ጋዜጠኞች ጋር ባደረጉት ቆይታ አስታውቀዋል። ይህም በእስራኤል ጋር ስላለው ስምምነት ተጠይቀው እንደመለሱትም ከእስራኤል ጋር ምንም አይነት ስምምነት የለም። ነገር ግን ከእስራኤል ጋር ወደ ስምምነት ከመሄዳችን በፊት ግን በቅድሚያ እስራኤል በሶሪያ ላይ የምታደርሰውን ጥቃት ማቆም አለባት ሲሉ ለእስራኤልም ጥሪ አቅርበዋል። በዮርዳንና ሰማርያ ያለው ክስተት እንደቀጠለ ሲሆን በተለይ እንደ ፍልስጤሞች ዘገባ ከሆነ አንድ ፍልስጤም በመገደሉና ሁለት መቁሰላቸውን በቦታው በደረሰ ዜና ለማወቅ ችለናል። ይህም ባለው አካባቢ የሚኖሩ ሰፈርተኞች ወደ እነኚህ ቦታዎች በመሄድ ቦታቸውን እንዳቃጠሉባቸው ተናግሯል። እንደ ፍልስጤማውያን ገለጻ ከሆነ ሰፈርተኞቹ ያለምንም ፍቃድ ወደ ቦታው በመምጣት ቤቶቻቸውን እንዳቃጠሉባቸውን በመግለጽ ይህንም በቦታው ያሉ ወታደሮች ተገንተው አምባጓሮውን ለመገላገል ሞክረው ነገር ግን ወደ ቶክስ በመተኮስ አንዱ ፍልስጤምን እንዳቆሰሉት ተገልጿል። በቦታ የነበሩት መከላከያም ተኩሰው ክስተቱን አምባጓሮውን ለማብረድ ችለዋል። የብሪታንያ መንግስት የእስራኤል ሰፈርተኞች ላይ ተጨማሪ ማዕቀብ ለመጣል እያቀዱ ነው ተባለ። በዮርዳንና ሰማርያ እንዲሁም ብሎም በኢየሩሳሌም አካባቢ እስራኤል ለመገንባት ያሰበችው ግንባታ በመቃወም ነው ብሏል። የእስራኤል ሰፈርተኞች ተጨማሪ ማዕቀብ ለመጣልና ከነሱ ጋርም የሚደረገው የንግድ ሙሉ በሙሉ ለመከልከል እያሰብን ነው ብሏለኝ። ምንጮች እንዳሉትም ለብሉምበርግ እንደገለጹትም የብሪታንያ የውጭ ጉዳይ ሚኒስትር ኤድ ሚላበን እንደተናገሩት እስራኤል ላይ ያለውን ጫና ለማሳደግም ለመጨመርም አስበናል ብለዋል። ምክንያቱም እስራኤል የግንባታ ፕሮጀክቷን ወይም ከኢየሩሳሌም ውጭ ያለውን ግንባታ እቅድ ለማስቀጠል የወሰነች መሆኗን በመቃወም ነው ብለዋል። ከሚታሰቡት አማራጮችም አንዱም ከሰፈርተኞች የሚመጡ ምርቶችና አገልግሎቶች ላይ ማዕቀብ መጣል ነው ብለዋል። ብሪታንያ በእስራኤል ሰፈሮች ላይ የንግድ ማዕቀብ ለመጨመር እያሰበች ነው የሚለውን ዜናም ጨምረን ተከትንበታል ብለዋል። ፖላንድ በዋርሶ የሚገኘውን የእስራኤል አምባሳደር ጠርታ አናገረች። ያናገረችበት ምክንያትም በጦርነቱ ወቅት በጋዛ የተፈጠረውን ከባድ ክስተት ምርመራ ላለመቀጠል በእስራኤል ጦር የተወሰኑ ውሳኔውን በመቃወም ነው ብለዋል። ይህ ክስተት ከሁለት ዓመት በፊት ተፈጥሮ የነበረ ሲሆን በዚህም የእርዳታ ሰራተኞች በእነሱ መካከል የአንድ ፖላንድ ዜጋ ተገድሏል። እንደሚታወሰው ሁሉ የእርዳታ ሰራተኞች በአዘር እርዳታ በማከፋፈል ላይ ያሉ በጥቃት ድርሶባቸው መገደላቸው ይታወሳል። የፖላንድ የውጭ ጉዳይ ሚኒስትር እንዳለውም ፖላንድ በእስራኤል የተወሰኑ ውሳኔ በጣም ተስፋ አስቆራጭ ነው ብለዋል። በዚህም ክስተት ዜጎቻቸው የተገደሉባቸው ሌሎች አገሮች እንደ ብሪታንያና አውስትራሊያ እንዲሁም የእስራኤልን አምባሳደሮች ጠርተው የእስራኤል ውሳኔን መቃወማቸውን ገልጿል። ፖላንድና ሌሎች አገሮችም እስራኤል የጋዛውን ክስተት ምርመራ ማቆም ወሰኗን በመቃወም ይሄን እንደገና እስራኤል እንድታስብበት ሲሉም ጥሪ አስተላልፈዋል። የቱርክ መንግስት መሪና በቱርካኖች ሌሎች የእስራኤል ዜጎች ጠቅላይ ሚኒስትሩን ጨምሮ በጠቅሎ በጋዛ የመሬት ጥቃት ላይ ባደረጉት ሁኔታ በቱርክ የህግ ባለሙያዎች ቢሮ የቱርክ የውጭ ጉዳይ ሚኒስትርን በጠየቅ በእስራኤላውያን ለማሰር ዓለም አቀፍ የማሰር ማዘዣ እንዲወጣ ሲል ጠይቋል። በቱርክ መግለጫ መሰረትም ጥያቄው የቀረበው ቀደም ሲል በዓለም አቀፍ የፍርድ ቤት የተሰጠውን የማሰር ማዘዣ በመከተል ነው ብሏል። ይህም በጋዛ ለተፈጸመው ድርጊቶች ከሚመለከታቸው ሌሎች ክስተቶች ጋርም ተያይዞ ነው ብሏል። ቱርክ የህግ ባለሙያዎችን ጋዛ በተለያየ በእስራኤል ሰዎች ላይ ዓለም አቀፍ የማሰር ማዘዣ እንዲወጣ በሚል ትዕዛዝ መሆኑን ተገልጿል። ይህ በዚህ እንዳለም የቱርክ የሚገኘው የጽንፈኛው ቀኝ ክንፍ ፓርቲ መሪ እንደተናገሩትም ፕሬዚዳንት ኤርዶዋን ጋር ከእስራኤል ጋር ከጦርነት በኋላ ግንኙነት እንዲኖር መጠየቃቸው ተገልጿል። በሬዲዮ ቃለ መጠይቅ ላይም እንደተገለጹትም በህግና በክልላዊ መረጋጋት መሰረት የማይቀበለውን ጥቃት ለመቃወም የእስራኤል መንግስት ድጋፍና ዓለም አቀፍ ግፊት ማግኘት ያስፈልጋል ሲሉ ተናግሯል። እንደሳቸውም ገለጻም ከቱርክ ጋር ያለውን ግንኙነት ማሻሻልና አቋሙን መፈተሽ አስፈላጊ ነው። እስራኤል ግን በሌሎች ሀገሮች ላይ ያለውን ጫና ችላ ማለት የለባትም ሲሉ ኤርዶዋንን ጠይቀዋል። ክብራትና ክብራን አድማጮቻችን የሳቱ ዜና የስካሁኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ዘገይቶ የደረሰን ዜና በኢየሩሳሌም አካባቢ ቫሌጆስ በተሰኘ መንደር አንድ ህፃን የ4 ዓመት ልጅ መኪና ውስጥ

ጉዞ ላይም ከዛን ጊዜ ጀምሮ በሳባውያን ህዝብ አክሱም የ300 ዓመት ታሪክ ባለፉት 300 ዓመት ላይ የተጀመረ ባዕል እንደሆነ ይነገራል። እስኪ ወደ ኋላ አካባቢ በዚህ ዙሪያ ሰፋ አድርገን እንወያያለን። ባዕሉ እንግዲህ ከነሐሴ 16 ጀምሮ የሚከበር ባዕል ነው። ለሁለት ቀን ከ16 እስከ 18 ማለት ነው። እንመለሳለን።

0: የተከበራችሁ አድማጮቻችን አንዱ መስመር ላይ ጋስተኛ ጥላሁን መልኬ ይገኛል። ጥላሁን እንዴት አመሸህ?
1: ከነስነያቸው ሰላም ላንተ አድማጮችን
0: አመሰግናለሁ። ዛሬ ምን አይነት ዋዜማ እንዳለ ታውቃለህ?
1: አሸንዳ ምናምን እንደዛ ነው አስተሰማው።
0: አሸንዳ
1: አሜካርማ አይቸው ይሄንን እንጃ። እኔ ከኔ ከጥላሁን ሌላ እንግዳ ይኖራል ብዬ አስባለሁ። አ

0: እንደውም እኔ ማወቅ ፈልጋለሁ ማለት ሙሉ በሙሉ ማን እንዴት ከአከባበሩ እዚህ ሀገር ከመጣው በኋላ ነው ኢትዮጵያ ያለው አከባቢያችን እኛ እኔን ባል እንጃ ለኔ እንግዳ የነበረው ዛ አላቀው ማለት የሚቻላል እዚህ ከመጣው በኋላ ግን በየአመቱ በይበልጥ ትግራይና አከባቢው የነበሩት ወገኖቻችን ይህን ነገር ሲያከብሩት አይነበር አሁን ከምን መጣ ምን ማለት ነው እንዴት ነው ከባህሉ ጭፈራውንም አስታውሳለሁ እኔ እንጮፌ ወገባቸው ላይ አድርገው የሚዘምሩት የሚጨፍሩት ዝማሬውም ራሱ ትርጉም ይኖረዋል ብዬ አስባለሁ እና እንዴት ነው ታሪኩን ከዚህ ከእንግዳው እንግዲህ ሙሉ በሙሉ መረጃ እኔ በግሌ መማር ስንፈልግ ከብራል ብዬ አስባለሁ ለማንኛውም በየአመቱ እንደሚከበር እዚህ ከመጣ በኋላ አውቃለሁ ቆንጆ ደስ የሚል በዓል ነው
1: እውነት ነው እውነት ነው እንግዲህ እንዳልከው
0: ለአንተ አሳይመንት እየሰጠሁ ነው እንግዲህ
1: ወደኋላ አካባቢ ከአንተ በኋላ በዚህ ዙሪያ ሰፋ ያለ ውይይት ኖረናል በእስራኤልም የሚያከብሩም አሉ እነሱም ሽር ጉድ እያሉ ነው ተጋብዣለሁ በዚሁ አጋጣሚ እንግዲህ አንተንም ምንም ብጋብዝ ደስ ይለኛል
0: ማለት እዛ ቦታ ሄዶ
1: አብሮ የሚስሙን ሁሉ ጋብዙልን ስላሉን
0: ኦኬ የት ነው የሚያከብሩት
1: ተላቢብ አካባቢ መሰለኝ ለማንኛውም ዛሬ ይጀምራሉ ዛሬ እንግዲህ ባሉ ያው እንደ ኢትዮጵያ ዘመን አቆጣጠር እንግዲህ ከነገ ጀምሮ ለሁለት ቀናት ነው የሚከበረው ነሐሴ 16 ጀምሮ እስከ ነሐሴ 18 ይኖ የሁለት ቀን
0: እስኪ ታሪኩን እንዳልከው አንተ ያው ከእንግዳ ጋር ስለ ታሪኩ በቃ እንዴት ማወቅ ፈልጋለሁ በጣም ምን ማለት ነው ከየት መጣ እንዴት አብዛኞቹ የኢትዮጵያ ክፍል የማይከበሩ ዛካ ብለህ ብዙ ነገሮች ነው አለመችም በዚህ ዙሪያ ያው ከአንተ ጠብቃለሁ
1: እሺ ወደኛው ርዕስ እንመለስ የሀገራችን ተጨባጭ ሁኔታ ምን ይመስላል የሚለውን እንመልከትና በተለይ ደግሞ አሁን እስኪ በሐማስ እንጀምርና ሐማስ አሁንም እስራኤል በርግጥ በተለይ ጥቅም 7 2023 ክስተት ላይ የተሳተፉትን በሙሉ አንድ ባንድ እየለቀመች ያስወገደቻቸው ነው በዛ ላይ ደግሞ ሐማስ መሰረይ ተፈታ ላይፈታም እንደዚህ ያደርጋሉ እየተባለ የሚሆን ሁኔታ አለና ያለው ሁኔታው ምን ይመስላል እስከመቼነውስ እንደዚህ ብለን ይሄ ነገር ይቀጥል የሚችለው
0: ያ ዶናልድ ትራምፕን መጠየቅ ነው አይቼው ከትራምፕ መልሱን መቀበል ይችላል ምክንያቱም ለዚህ ጥያቄ መልሱ እሳቸው ጋር ያለው ያው መቼ እንዴት እንግዲህ በእሳቸው ሐሳብ የ15 አንቀጽ ያዘውን ምንም እንኳን እስራኤል አልቀበለውም ብትልም የእሳቸውን ጉዞ ለማስፈጸም መንገድ ተጀምሯል እንዲያውም ከአንዳንድ ሀገሮች ማለት ከአፍሪካም ጨምሮ ወደ ሀገራችን በመምጣት አንዳንድ ቦታዎችን ያዩና መቀመጫቸውን እኮ አደዳድረዋል ማለት ይቻላል አይቸው ወደዚህ መጥተው አዛ አካባቢ ያለ መገንባት ስራ ጀምረዋል ማለትም ይቻላል ግን እስራኤል ባንክሮ የምጠይቀው ትጥቅ መፍታት የሚለውን ነገር ተግባር ላይ ሳይውል ሐማስ መሳሪያውንንም ሳይፈታ እንዴት ነው እስራኤል ጦሯ የምታስወጣው ይበልጥ ግን አይቸው እስራኤልን አሁን በከፍተኛ ሁኔታ የሐማስ ትጥቅ መፍታቱ አይደለም ደግሞ እንደሚሆንም ታውቃለች እስራኤል ግን ይበልጥ የሚያስቸገር በዚህ 15 አንቀጽ መጨረሻ ላይ ማለት ነው ሁኔታው ከሄደ እንዳጀማመሩ እንደ ፍጻሜ ላይ ወደዛ የሚሄድ ከሆነ ከዛ ውስጥ አንዱ አንቀጽ የፍልስጤም አገር መመስረት የሚለውን ነገር አለ ይህ እስራኤል አትፈልገውም እዛ መድረስም አትፈልግም ጭራሽ ገብቷ ሁኔታው ከተሳካ በድርድር ከፍልስጤማውያን ጋር ፍልስጤማውያን ሀገራቸውን መመስረት የሚለው ነገር ከዚህ ጋር ተያይዞ እስራኤል ከመጀመሪያው አይ አይሆነኝም ያው ሌሎች ምክንያቶችን በመፍጠር ማለት እኔ አልስማማበትም በማለት እንግዲህ ያው ባንክሮ የምጠይቀው ጥያቄ አለ ግን በትራምፕ መንግስት በኩል ደግሞ ሁኔታውን ለማስፈጸም ማለት ነው እንግዲህ ጉዞ ተጀምሯል ማለት ይቻላል አሁን ባለው ሁኔታ ሐማስ በእርግጥ ምንም ችግር እንደሌለበት ትጥቁን የመፍታት ምክንያቱም ሐማስ መሰንበት ነው የሚፈልገው የአሜሪካንን ሀሳብ የማይቀበል ከሆነና ይበልጥ ደግሞ አደራዳሪዎቹ እንደነ ግብጽ እንደ ኳታርና ሌሎቹ ቱርክም ራሷ ውስጥም ትኖርበታለች እነዚህን የነሱን ጥያቄ ካልመለሰ ከነሱ ጋር ተገንጠለ ነገ ቦታ የለውም ማለት ነው ስለዚህ እነሱ ለማለት እንደገና እነሱ ይመክሩታል እኮ አይቶ ለምን ሻትሉ መጨረሻ አይታወቅም ጀምሩ መንገድ ከዛ በኋላ ዋናው መሰንበታችሁ ነው ግን አሻፈረን ካላችሁ ካልተቀበላችሁት ምክንያት ፈጥራ ስለራሱ ልታጠፋችሁና ከናካቴው ልታሳድዳችሁና ስለዚህ ከመጥፋት መሰንበትን አትመርጡ የማለት አርጎ ከማንሰብ ለዛ ነው እንግዲህ ተስማምቻለሁ የአሜሪካን ሀሳብ እቀበለዋለሁ የሚለው ሐማስ ለማንኛውም በእስራኤል በኩል መስቀለኛ መንገድ ነው ይህ ሁኔታ ምክንያቱም እንደማይሆን አታቃለች እስራኤል የእስራኤል ሐሳብ ዓላማዋ ምንድነው? ይሄ 3 ዓመት ያስቆጠረው ጦርነት ይሄን ዘግናኝ ባለማችን ማለት ነው እንግዲህ በይሁዲ ታሪክ ለሁለተኛ ጊዜ በጀርመን ናዚዎች ከተፈጨፉ በኋላ ይሁዳውያን እንደገና በይሁዳውያን ላይ የተደረሰውን በአንድ ቀን ብቻ ከ1200 በላይ ይሁዳውያን የተሰውበት እንደነን ይሄን ቀን ከሐማስ ጋር በእንደዚህ አይነት ሁኔታ የተፈጸመው ሁኔታ በእስራኤል በኩል ተቀባይነትም የለውም ጭራ። ስለዚህ ከዛ አንጻር እስራኤል አንድ በኩል አሜሪካን ላለማስቀየምና የአሜሪካንን ሐሳብ ለመቀበል በላ በኩል ግን ያው ውስጧ እንደማትቀበሉ ታቃለች። እሷም ቢሆን እንደማይሳካ ከመጨረሻው እንደማይስለምታቅ ኦኬ ብላ እንዴት ነው ጊዜ መግፋት ሁኔታ ለሚታየውና ተጀምሯል እስከነየው እንግዲህ ተጀምሯል ስለም ወደ ጉዳይ ተጀምረታ አይሆን ያው አክባቢው ያው ሁኔታውን እንደዚህ አደራዳሪ ወይም ደግሞ የቦታው የሰላም ምክር ቤት የሚባለው እንግዲህ አንድ ሀገሮች ጦራቸውን ወታደሮቻቸው ወደ ቦታው የላኩበት ሁኔታ ቢመረምሩበትና ድንኳላቸውን የጣሉበት ሁኔታ አለ። ከዛ አንጻር እንዴት ነው ጅማሬው እንግዲህ እንዳለ ሆኖ ፍጻሜው እየተሄዳ ላይታወቅ ምክንያቱም ቀድም አንድ ነገር ያልከው አለ በጥቅምት 7 ይሁዳ ይዋን ላይ የፈጸሙ ችብር ፈጣሪዎችን አንዳን እየለቀመች እየገደለችን ያልከውናል ሁኔታ ምን እንደሆነ ታቃለ አይቸው። ከዛ በኋላ በእስራኤል ቴክኖሎጂ እስራኤል ትውቀቷን በእስራኤል ማለት ይሄንን ለዚህነን እጃቸው ያለባቸውን ከተማው ውስጥ ዛዛው ውስጥ የትም ይሁን የትም ሲንቀሳቀሱ በተይበት ወቅት እነዚህ እጃቸው ያሉበትን የሚያሳይ በትክክል የትም ጣብቅ ምግቡ የትም ይውጡ የትም ይበሉ እነዚህነን ለቅሞ የመግደል ራሱ ቴክኖሎጂ ተሰርቷል። ከዛ በኋላ ማለት የትም በልክ ከቤተ ሆነ በካሜራ እንደመቆጣጠር ማለት ነው። በእንደዚህ አይነት ሁኔታ እንደው ጊዜ ወስዳል እንጂ እጃቸው ያለበትን ሽብር ፈጣሪዎች ይሁዳውያን እንደማለት በዛ እጃቸው ያለበትን በፈጠራ ድርጊት የተሳተፉትን አንድ ባንድ ለመግደል የነሱነን እንዴት ነው ማንነታቸው ተጠንቶ በትክክል እንዴት ነው በቃ እንዴት ነው ሲወጡና ሲንቀሳቀሱ ሲታይ የሚያሳይ ምልክት ቴክኖሎጂው አለ። ስለዚህ እስራኤል ያ በመጠቀም የለቀመቻቸው ይታያል። አንድ ባንድ ያው በየቀኑ ማለት ይችላልኝ ተገደለ እጁም ጥቅም 7 አለበት የሚል ሁኔታ ምትተማ እንተማለን በዜና ያ ማለት ቴክኖሎጂው ከዛ በኋላ የተሰራና እነዚህ የትም ያው አገሪቱን ጥለው ማለት አዛን ጥለው ካልወጡ በስተቀር አዛው ስካሉ የነዚህ የመኖርና ያልመኖር ሁኔታ የጥያቄ
1: የጊዜ ጉዳይ ነው።
0: በትክክል
1: አመሰግናለሁ ጥላሁን። ወደ እስኪ አሁን ሶሪያ እኔም ቅድም ትንሽ በዜና የተመለከትኩት ሁኔታ አለ እስኪ ቆይቱን ወደ ኋላ እናቆየውና ቱርክ ጠቅላይ ሚኒስትር ቢንያሚን ኔታንያሁንና መንግስታቸውን በዓለም አቀፍ ህግ ምክንያት ከእስራኤል ሲወጡ በቁጥጥር ስር እንዲውሉ እንዲያዙ የሚልም እሷም ራሷም በፍርድ ቤቷ ይህን ነገር ያን ተሞክሮ በማድረግ የዚህ አይነት ነገር እያወጣች ትገኛለች ይታሰሩ የሚል ነገር ለማውጣት እየተዘጋጀች ነው። እና እንዴት ነው የቱርክ ቀስ በቀስ ነገሩን እያከረረችው እየመጣች ነው? የቱርክ በቀድ ባለ በዚህ ሳምንትም ያው በዚህ ሳምንት ላይም እስራኤልም ከቱርክ ድንበር ማለት ይቻላል ሶሪያ ድንበር ውስጥ ገብታ ያን አየር መንገድ የመታችበት ሁኔታ አለ። ቱርክ በአንድ በኩል ለመጠጋት ትፈልጋለች፣ እንዲሁም አዛ ለመግባትም ትፈልጋለች። ሶሪያንም እንደገና የራሷን ካምፕ ለመክፈትም ትፈልጋለች። በአንድ በኩል ደግሞ እስራኤልን ደግሞ በዓለም አቀፍ ደረጃ ቀደም ሲል እንደተናገርኩትም የቱርክ መሪዎች የመሪው በተለይ ኤርዶዋን እንደሚሉትኝ የእስራኤል መንግስት ጠቅላይ ሚኒስትር ጀምሮ እንዲያዙ እስሩስ እንዲቆጥጥር እሱ እንዲውል የሚል ታወጣልችና የቱርክ አካሄድ እንዴት ነው? ከሶሪያ ጋር ያላት ግንኙነትስ እንዴት ነው?
0: ቱርክያ ከአይቸው ያውልህ ሲጀምር አስጊ ነው በጣም ለእስራኤል። በከፍተኛ ሁኔታ አሁን እያሳሰባት ያለው የቱርክ ወደ አካባቢያችን መቅረብ ነው። አሁን ይህንን ቀይ ካርድ ወይም ቀይ መታወቂያ ቱርክ መንግስት ማለት ነው እንግዲህ በቱርክ ፓርላማ የጸደቀበት ሁኔታ አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ የትም ይግቡ የትም በሚሄዱበት ጊዜ እሳቸው እንደ ጦር በጦር ወንጀለኛ ተይዘው እሳቸውና ሌሎችም እጃቸው ያለበት በዚህ በጦርነቱ የጦር መኮንኖችም ሆነ ሌሎች ፖለቲከኞችን ጨምሮ እንዲያዙና እንዲታሰሩ። በእርግጥ ቱርክ ብቻ አይደለችም ሌሎች የአውሮፓ ሀገሮችም ይህን ነገር አጥድቀውት ያው ጠቅላይ ሚኒስትሩ ጠቅላይ ሚኒስትራችን እንደፈለጉት ከወደ ሀገር ከውጭ ወጣው የዲፕሎማሲ ስራ ሞኔታ ያዩ ማደረጉት ከመሪዎች ጋር መገናኙበት ዋና ምክንያትም ይሄ ነው። ከአሜሪካ ውጭ እንግዲህ እና አንዳንድ ከእስራኤል ወደ ሀገሮች ውጪ አብዛኞቹ የአውሮፓ ሀገሮች አይሄዱም፣ ምክንያቱም የወጣ ማዘዣ ማሰሪያ አለ። ይሄ ደግሞ በዓለም አቀፉ ፍርድ ቤት እንደጦር ወንጀለኛ ይሄን አዲስ አይደለም። ይበልጥ ግን የውላቸው አሁን እስራኤልን በከፍተኛ ሁኔታ እያስጨነቀ ማለት አሳሳቢ ውስጥ የከተታት የቱርክ ወደ አካባቢያችን መቅረብ በጥሩ አይን አይታይም። ይኸውልህ ቱርክ አትናቀም። ቱርክ ማለት አንደኛ የናቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገር ነች። በእነዚህ አባል ሀገራት ስምምነት ደግሞ አንቀጽ 5 የሚለው ምንድነው? አንደኛው ሀገር በሌላ ሀገር ከተደፈረችና እርዳታ ከጠየቀች ባካችሁ እግዙን ተደፍሬያለሁ ብላ ጥያቄ ከጠየቀች እነዚህ ሀገሮች አባል ሀገራት ለዚች ሀገር ድጋፍ በመስጠት ወደ ጦርነት መግባት ይችላሉ ማለት ነው። አዎ። ስለዚህ አሁን ከዛ ጋር ተያይዞ አንደኛው ከናቶ አባል ሀገር እንደመሆኑ አመጣን ግን ያን አይደለም በአሁን እስራኤልን ቱርክ እንዲሁ ከዛ ሳደር ስራሱ በዚህ በናቶ ድርጅት ማለት ነው ካሉት አባራግን ወደ 30 እና እንደዛ አካባቢ የሚጣጉት ወደ 30 ባልተው ወደ 30 ከሚሆኑት ሀገራት በሁለተኛ ደረጃ በጦር ኃይሏ የምትገኘው ቱርክ ናት ከአሜሪካ ቀጥሎ። ገብቷል? በጣም በጦር ኃይሏ በጣም እማትናቅና እንዲሁም በጣም የውል የጦር መደበኛው የጦር ሰራዊቷ ራሱ ወደ 425000 ይጣጋል፣ ወደ ግማሽ ሚሊዮን በለው። ተጠባባቂ የጦር ኃይሏ ወደ 380000 ይሆናል። እያንዳንዱ በእኛ ሀገር ለምሳሌ አንድ ወታደር ወደ አገልግሎት ዘመን ሲሄድ እስከ 3 አመት ድረስ ያገለግላል። በቱርክ ወደ በርግጥ እስከ 6 ወር ድረስ ነው አገልግሎታቸው። በ19 አመት የእድሜ ክልላች አገልግሎት ያደርጋሉ። ለማንኛውም በማንኛውም ዘር በመቃወምም በማለት በመከላከልም ሆነ በማጥቃት ቱርክ በጦር ኃይሏ ከፍተኛ ኃይል አላት። አሁን
1: በዚህ ላይ ኃይል ቢኖራት ምን ያህል በቂ የሆነ ጥራት ይኖረዋል? መከላከያ ሰራዊቷ ምንም ያን ያህል ብዙ ቢሆንም ምን ያህል በቂ ናቸው? ምን ያህል ብቁ ናቸው? ለዚህ ብቃታቸው እንዴት ነው?
0: አይናቁም። ቱርክ በጦር ኃይሏ ካሉት በአካባቢያችን ካሉት ሀገራት በጣም እኛ ብቻ አይደለም እንለው ይነን አሜሪካ ታላቁ አሜሪካ ዶናልድ ትራምፕ ራሳቸው ይህን በግልጽ አስቀምጠውታል። ቱርክ የምትናቀ ሀገር እንዲሁም ከእስራኤል የበለጠ ኃይል እንዳላትም ራሱ ያስቀምጡበት ሁኔታ አለ። ከአሁን በፊትም ራሱ የምታስታውስ ከሆነ በኢራን አሜሪካ ጦርነት ቱርክ ምናልባት ከኢራን ጎን ፈልጋ ሳይሆን የኩርድን አካባቢ ኩርድ እንግዲህ የኩርዳውያን ኩርዲስታን ከቱርክ ጋር የራሳቸው ቅያ ያላቸው እነዛንን በማሰልጠን የኢራንን መንግስት ለመጣል በሚል እስራኤል ያቀደችው እቅድ ነበር። እዛ ላይ ፕሮግራም ተግባር ላይ ከዋለ እኔ ወደ ጥቅም ተገባለሁ ስትል ቱርክ ለአሜሪካ ራሱ ያስታወቀችበት ሁኔታ ነበር። ይህን አሜሪካ እንዳቆመችው ይነገራል። ምክንያቱም ያው ቱርክ ለግል ጥቅሟ ስትል ከዛ ጋር ተያይዞ ማለት ነው የቱርክ ወደዚህ መግባትና ከእስራኤል ጋር ወደ ፍጥጫ መምጣቱ ለእስራኤል ጥሩ እንዳልሆነ። በእርግጥ እስራኤልም ኃያል ነች፣ ግን ካሳለፍነው 3 አመት ጦርነት ጋር ተያይዞ ወታደሮቻችን አቅም ተመልከት፣ ብዛት ያላቸው ጦር መሳሪያዎች እንደገና መጋዘኖች መሞላት አለባቸው። አሁን በተዳከምንበት ሁኔታ ጦርነት ላይ ያለን እንደገና ከዚህ በጣም ከሀያሏ ቱርክ ጋር ወደ ጦርነት መግባቱ እኔ እንደው በቀላሉ እንገባለን ብዬ እንኳን አልገምትም።
1: እንዴ ወደፊቱ ይሄን ነገር ስጋት አለምት ሊሆን ይችላል ከቱርክ ጋር
0: መጣጣችት? ይሄ አይቀርም፣ ይሄ ጊዜ ጉዳይ ነው። ከቱርክ ጋር ያለን ሁኔታ ይሄ የጊዜ ጉዳይ ነው። ለምን ብትል ቅድም የጠቀስከው ሁኔታ ወደ ሶሪያ የመቅረብ ሁኔታ ያልከው ከሁለት ቀናት በፊት ባዝነው ሳምንት እስራኤል 7 ኪሎ ሜትር ርቀት ያለውን የሶሪያን የጦር አውሮፕላን እዛ አካባቢ እንግዲህ ካሁን በፊት ጥቃት ተደርሶበት 2007 ላይ የተመታበት ሁኔታ አለ። ከዛ በኋላም እስራኤል በተደጋጋሚ መታለች። እዛ ላይ የኒክቶር ጦር መሳሪያ በአሳድ መንግስት ማለት ነው እዛ ላይ ለመገንባት ያደረጉት ሁኔታ እስራኤል 2007 ላይ የመታችበት ሁኔታ አለ፣ በኦልመርት የስልጣን ዘመን ማለት ነው። አሁን ያንን ፍርስራሹን የቀረውን ቅሬቱን እንዲሁም የኡራኒየም ንጥረ ነገር ራሱ በሶሪያ እጅ እንዳለ ይነገራል። አሁን እስራኤል ያንን አካባቢ በእርግጥ ይኛል ባሰጋም ባሁን ባለበት ደረጃ ግን ቦታውን እንደገና ይሄን የጦር አውሮፕላን ማረፊያ እንደገና ለመገንባት ቱርክ የጦር መኮንኖች ወደ ቦታ የገቡበት ሁኔታ ይሄን እስራኤል መረጃው አይታለች፣ በትክክል መረጃውን ትከታተላለች። ስለዚህ ለቱርክ የሰጠችው ማስጠንቀቂያ ምንድነው? አትቅረቡ፣ አትጠጉ፣ ይሄ ቀይ መስመር ማለት ነው፣ እኛ አንቀበለውም። የቱርክ አላማ ምንድነው? እግረ መንገዱን እንግዲህ ይኸውልህ፣ ካሁን በፊት አሁን ስልጣን ላይ ያለው የአሳራ መንግስት የቱርክን ድጋፍ ባያገኝ ኖሮ ስልጣን ላይ አይወጣም ነበር፣ አሳድንም አይጥልም ነበር። ስለዚህ ያን ያገዘችውን ቱርክን አሁን አሳራ መመለስ ይፈልጋል። ምን ማለት ነው? ቱርክንን ካሁን በፊት ኢራን ተቆጣጥራ እንደነበር ይቅርታ ሶሪያን ካሁን በፊት በአሳድ መንግስት ኢራን ተቆጣጥራ እንደነበር አሁን ኢራን ስትወጣ ማነው መግባት የምትፈልገው? ቱርክ መግባት ትፈልጋለች። አሁን ያገሪቱን የሰሜን ክፍል ነው እየተቆጣጠረች ያለችው። ቀደም ያልኩህ 70 ኪሎ ሜትር ርቀት ያለውን ከቱርክ ድንበር ማለት እኮ ይቻላል። ሳይጠቃት ትወሰድ በከፍተኛ ሁኔታ ቱርኮች በከፍተኛ ሁኔታ አውግዘዋልኝ። ይሄንን እንደውም በአሜሪካ በቱርክ የሚገኘው የአሜሪካው አምባሳደር ቶም ባራክ በርግጥ የሊባኖስ ትውልዳቸው ሊባኖሳዊ ናቸው፣ እንደገና የቱርክም የአርዶዋን ወዳጅ ናቸው። እሳቸው ይሄ ነገር ጦርነት ውስጥ ሊያስገባን ይችላል ስትል እንግዲህ ያው አሜሪካን በአሜሪካ ዘም ሆነው የተናገሩበት ሁኔታ ምን ማለት ነው? ቱርክ ቀስ በቀስ መካከለኛው ምስራቅ ለመቆጣጠርና የእስራኤልን የበላይነት ለመቆጣጠር የምታደርገው ሩጫ በእስራኤል በኩል በጥዋይን አይታይም። አሁን ትልቁ ጥያቄ ቀድም ያልኩ ነገር አለ። ይሄ ነገር እንደዚህ ከቀጠለ ቱርክም የጦር ኃይል አላት፣ እንዲያውም የጦር መሳሪያዎችን ታንኮችና ከባድ የጦር መሳሪያዎችን ወደ ቦታው የምታቀርብበት ሁኔታም አለ። የሶሪያን የተመሱት የጦር ካምፖችና የአውሮፕላን አየር መንገድ ጣቢያዎች የጦር አውሮፕላን ማረፊያዎችን የምትገነባበት ይህ ሁሉ የጀመረችበት ሁኔታ አለ። ምን ማለት ነው? ቦታው የጦር ኃይሏን ለመመስረት ለማቋቋም የጦር መሳሪያዎችን ለመገንባት ፋብሪካዎችን ለመትከል ይህ እነዚህን ነገሮች እንዳሰበችና ስራ እንደጀመረች እስራኤል መረጃው አላት። ስለዚህ ከወዲሁ የምትለው ምንድነው? እስራኤል አይ ይህን ነገር አንቀበለውም፣ እርምጃ እንወስዳለን፣ እርምጃ ጀምራለች። ትልቁ ጥያቄ ይህ ነገር ያዋጣናል ወይ ካልን እንደኔ አመለካከት አይመስለኝም። የዚህ መፍትሄ የሚሆነው ዲፕሎማሲ ስራ መሰራት አለበት። እዚህ ላይ አሜሪካ ልብለ ከሆነ የአሜሪካው ፕሬዚዳንት ትራምፕ ከአርዶዋን ከቱርኩ ፕሬዚዳንት ጋር በጣም ቅርብ ወዳጆች ናቸው። ስለዚህ ሁለቱ መሪዎች በመነጋገር ይህን ነገር መፍትሄ ማፈላለግ የሚቻለው በዲፕሎማሲ ስራ ነው። አሁን ባለው ሁኔታ ግን እስራኤል በአንድ በኩል ያው እንግዲህ ይኸውልህ፣ እኔ በግል የሚያሳስብኝ ልንገር፣ እዚህ ላይ አንዳንዴ በእስራኤል በኩል ያው ምንም እንኳ ጦርነት ላይ ብንሆንም ግን የዲፕሎማሲውን ስራ ወደ ጎን አድርገን እንዲሁም አይሰራም ማለት ይቻላል። እኛ እስካሁን ድረስ የምንመካው በጦር ኃይላችን ነው። ይሄ ጥሩ ነገር አይደለም። ምክንያቱም ባለንበት አንደኛው ክፍለ ዘመን በጦር ኃይልህ ብቻ አትመካም። የዲፕሎማሲ ስራ ከሌለበት ፍጹም ልብ ብለህ ከሆነ ጠቅላይ ሚኒስትራችን ከሌሎች የአውሮፓ ሀገር መሪዎችና ከሌሎች የዓለም ሀገራት መሪዎች ጋር ተገናኝተው ውይይት ሲያደርጉ የዲፕሎማሲ ስራ ሲሰሩ ሰምተህና ሲወጡ ሲገናኙ አናይም፣ አንሰማም። ማለት የዓለም ሀገራት መሪዎች ከእስራኤል የራቁበት ደረጃ ደርሰናል። ይሄ ጥሩ አይደለም። በዲፕሎማሲ ከፍተኛ የሆነ ድካም እያሳየን ነው። የጦር ኃይላችን ብቻ ተማምነን ግን በኃይል ጠላቶቻችን እናሸንፋለን የሚለው ሁኔታ መጨረሻው ዘላቂነቱ እስከዚህ
1: ነው። እዚህ ላይ አሁን በዲፕሎማሲ ስንመጣ የዲፕሎማሲ ጉዳይ መጀመሪያ ላይ በተለይ ከጥቅምት 7 ክስተት ወዲህ መጀመሪያ ላይ ሁሉም ሀይ ሀይ ብለው ደግፈው ነበር። ግን አንተ ደካማ ስትሆን ስትመታ አለንህ ጎበዝ አይዞህ ምናምን ይሉሃል። አንተ ግን ጥቃት በምትጀምርበት ሰዓት ሀያል በምትሆንበት ሰዓት ይሸሹሃል። ለምን? ዞሮ ዞሮ የእኛን ሀያልነት የሚፈልግ የለም። አንተ መቼም አንተ ወደ ታች የእነሱ የበታች እንድትሆን ፍላጎታቸው ነው ይሄ።
0: አይቸው ምትል በጣም ይረዳኛል ምትለው ደግሞ ትክክል ነህም ነው። ለምን አብዛኞቹ እንግዲህ እስራኤል ከ22 የአረብ ሀገራት ስልማኖት ተከታዮች እንግዲህ አረብን በለው አጠቃላይ ጠላቶቻችን በእነዚህ የተከበበች እስራኤል ብቸኛዋ እስራኤል ነች በመካከለኛው ምስራቅ። ይገባኛል፣ ሁሉ የሚፈልጉት እስራኤልን ከጥቅም ውጭ እንዴት ነው ከዚህ ካለንበት የዓለም ካርታ መሳቅ ነው ፍላጎታቸው። ግን በአብዛኛው የጦር ኃይልን ብቻ ተማምኖ ኃይሉ አለ ብሎ የመድ ሁኔታ እንዴት ነው ይሄ አዋጣ? ምን ማለት የግል አመለካከቴ ነው። በእርግጥ ኃይሉ አላት እኮ እስራኤል ለማንኛውም የመጣውን ሁሉ ጠቅላይ ሚኒስትሩ በያዝነው ሳምንት እኛ ምልክት አሳይተን በለ ቱርክ አልሰማ አልገባቸው ሲል ግን ያው የወሰደው እርምጃ ከዚህ ጋር የተያዘ ለዚህ እንግዲህ ጥሩ ማስረጃ ነው። ጥያቄው ወደፊት ከቱርክ ጋር ፊት ለፊት ተጋጠመን ወይ ወደ ጦርነት ገባን ማለት ትርጉም ምንድን ነው? አትርሳ፣ 3 ዓመት ያሳለፍነው ጦርነት አለ። ቅድም ያልከው ሁኔታ ምንድን ነው? አልፎ አልፎ ጠላቶቻችን በኃይል የማሳየትን ኃይልን ው ነው ግን ባለህበት ተጨባጭ ሁኔታውን ባለንበት 3 ዓመት ያሳለፍነው ጦርነት ከፍተኛ የሆነ እንደገና የጦሩን ኃይል የመገንባት ሁኔታ ያስፈልጋል። ሌላው ቱርክ የምትናቅ አገር አይደለችም። ቱርክ በጣም ሀያል፣ በጣም በተለያዩ ጦር ከእስራኤል ባልተናነሰ የጦር መሳሪያውና እንዴት ነው በጣም ከፍተኛ ነው የጦር ኃይል እንዳላት ይነገራል። ስለዚህ ከእሷ ጋር ግንባር ውስጥ የመግባት ሁኔታ የአርዶዋንና የመንግስታቸው አላማ እኮ የድሮውንን የቱርክን ኢምፓየር እኮ እንደገና መመለስ ነው፣ መካከለኛው ምስራቅ መቆጣጠር። ልብ ብለህ ከሆነ የቱርክ የውስጥ የሀገር ውስጥ ደህንነት ማለት ነው፣ እንደገና የአንካራ ይሄ ከንቲባው ማለት ነው ኢየሩሳሌምን እንቆጣጠራለን ሲሉ እንግዲህ የሚዙትበት ሁኔታ አለ። ካሁን በፊት በጃችን ነበራትን ኢየሩሳሌም በጃችን እናስገባ ምን ማለት ነው? እነሱ ወደዛ ሐሳባቸው እንኳ ቢሆንም እስራኤል ግን አሁን ካለችበት ተጨባጭ ሁኔታ ከፍራቻ ሳይሆን አርቆ ከማሰብ መደረግ ያለበት የዲፕሎማሲውን ዘርፍ ማስኬድ ማለት ከቱርክ ጋር እስራኤል ቀይ መስመር ዋነን ይሄ እስከዚህ ድረስ ገደብ ማለት እስራኤል ይሄን ነገር አትፈልገውም ሌሎች ሀገራት አሜሪካ አለች እንዳሸማገል ከሌሎች ጋር በመሆን ይሄ በዲፕሎማሲ እንዲፈታ ሁኔታ ነው። አሁን ባለው ሁኔታ ግን የቱርክ ፍላጎት ሶሪያ ውስጥ ገብቶ ሶሪያን በቁጥጥር ስር ማድረግና የእስራኤል መካከለኛውን የበላይነት የመካከለኛው ምስራቅ የበላይነት መንሳት ፍላጎቷ ያ ነው። ስለዚህ አሁን ባለው ሁኔታ እንዴት ነው በመፋጠጥና አንዱ በሌላው በመዛት የምናደርገው ነገር እኔ እንጃ ውጤት ያመጣል ብዬ አላስብም። እንደማስበው እዛ ላይ እንደርሳለን ብዬ የሚያልገምትም ምክንያቱም ያው ሌሎች ሀገሮችን ጣልቃ የመግባት ሁኔታ ግን ለእስራኤል የሚጠቅመው መሰራት ያለበት ከኃይሉ ጎን ለጎን የዲፕሎማሲ ስራ መሰራት አለበት ብዬ አምናለሁ።
1: እዚህ ላይ እሺ ይሄን እንዳል ትንሽ አጠር አድርገን ተመለስልኝ ፈልገው ሶሪያ በተለይ የቱርክ ሳውዲ አረቢያና ፓኪስታን የተፈራረሙት ሁሉ ስምምነት አለ። ሶሪያም ወደዛ ለመግባት ዳርዳር ያለች ነው። የውጭ ጉዳይ ሚኒስተሩ ከፓኪስታን ጋዜጠኞች ጋር በነበራቸው ቆይታ የተናገሩት ሁኔታ አለና ይሄ ሶሪያውን ወደ ነኝህ ከተቀላቀለች ለእስራኤል ምን ሊሆን ይችላል? ይሄ
0: አስጊ ነው። ደግሞም የሶሪያ ደግሞ ትልቁ ፍላጎቷም ይሄ ነው። ሶሪያ ብቻ አይደለችም አይቸው ግብጽም ራሱ አሁን እያጠናችሁ ነው ጉዳዩን ወደዚህ መደብለቁ ሁኔታ ጊዜ ጉዳይ ነው ይባላል። እነዚህ ሀገራት ብቻ ሳይሆኑ ሌሎች ሀገራትም ወደዚህ አሁን ልክ ናቶ የአረብ ሀገር ናቶ ድርጅት ብለው እንግዲህ ሳይታዩም አይቀሩም። በእንደዚህ አይነት ሁኔታ አንድ የመሆን ሁኔታ እንግዲህ የሱኒ ባይብልት ደግሞ እነዚህ የሱኒ ማህበረሰብ ማለት ነው እነሱ አንድ የሆነ ኃይል የመፍጠር ሁኔታ አለ። ሶሪያ እዛ ላይ ገባች ወይም እዛ ውስጥ ገባች ማለት እኮ ነገ እስራኤል በሶሪያ ላይ በምትወስደው እርምጃ እነዚህ ሀገራትን ደፈረች ማለትና ከነሱ ጋር ተመልከት እንዲህ ያለው ሁኔታ። ስለዚህ ሶሪያ እንደውም በከፍተኛ ሁኔታ ተጠቀማለች ከዚህ ጋር ይህ ስምምነት ወደ ውስጥ የመግባቷ ሁኔታና ይህ ነገር በቀጣይ አሁን ያለው አካሄድ ለዚህ ነው የዲፕሎማሲው ስራ መሰራት አለበት ብለው አይቸው ሁልጊዜ በኃይል የማሰቡ ሁኔታ ውጤት ሊያመጣ አይችልም። አንተ ከአንድ ሀገር ጋር በኃይል ኦኬ መጨረሻ ልታሸፍ ትችላለህ ወይ የበላይነት ልታሳይ ትችላለህ። በአጋር ሆነው እነዚህ ጠላቶች አንድ የመምጣት ሁኔታ ደግሞም እያየ ነው ህብረት እየፈጠሩ ነው። ፓኪስታን፣ ሳውዲ አረቢያ እና ቱርክ የፈረሙትን ይህንን የቃል ኪዳን የጦር ቃል ኪዳን ማለት ነው አሁን ወደ ሶሪያ መደብለቅ እንደገና የግብፅን መደብለቅ ሌሎች ሀገሮች ይጨምራሉ ይባሉ እነዚህ እንግዲህ አንድ ላይ የመሆንና ሁሉም እንበል ከተወሰኑ ከ3 4 5 10 አመት በኋላ እነዚህ ሀገራት በእስራኤል ጦርነት ቢያውጁ ምን ማለት ነው እንግዲህ ሁሉንም የሚቆጣጠሩ ሊከብደን ይችላል አይደል እንዴ? ከዚህ አንፃር ሁሉም ተጠቃሚ ሊሆን ይችላል። ሶሪያ ለምሳሌ በዚህ ተጠቃሚ ነች። ምክንያቱም እስራኤል አሁን በሶሪያ ምድር ላይ የፈንደገችውን እርምጃ ተወስዳለች። ሶሪያ ተንኮታክታለች። ሶሪያ ምንም አይነት የጦር ኃይል የላትም እኮ አሁን ቱርክ ነች እንደገና እየገነባች እንደገና እያደራጀች ያለው። ከዛም አልፎ ቱርክ ለራሷ ስትል የራሷን የጦር መከላከያ እንዴት ነው የጸረ ሚሳኤሎችን በለው ጦር ብዛት ያለውን የጦር ቴክኖሎጂ አሁን ሶሪያ ምድር ላይ ለመመስረት ከፍተኛ ስራ እየሰራች ይገኛል። ስለዚህ ለሶሪያ መጠበቅ ለሶሪያ ለህልውና መጠበቅ ነገ ከነገ በኋላ ከሆነ ይደካማው የሶሪያ መንግስት ማለት ነው ነገ ከነገ በኋላ የጎላን ተራራ መውሰድ አለብኝ ብሎ ድርድር ሊጀምር ይችላል። ካልፈለጋችሁ ወደ ጦርነት ገባለ ማለት ምክንያቱም አሁን ያልከው ስምምነቱ ድዛው ከተገባ ፓኪስታን ከጀርባው ካለች ቱርክ ከጀርባው ካለች ሌሎች ሀገራትም እንዴት ነው ለኔ ብቻዬን አይደለም ማለት። ስለዚህ እነዚህ ነገሮች መቅረፍ ምን ይችላል በኃይል ብቻ አይደለም። በሚያሳዝን ሁኔታ ግን መንግስታችን ዲፕሎማሲን ወደ ጎን አድርጎ ከኃይል ጋር ነው። ኃይል ሁልጊዜም እንግዲህ በአብዛኛው
1: ኃይል ቆሮ ነው። አዎ ኃይል ያዋጣል። ነገር ግን ኃይል ብቻውን ሳይሆን የዲፕሎማሲ ስራ መሰራት አለበት። ኃይል ከሌለ ኃይል ወሳኝ ነው። ለዚህ በዲፕሎማሲው መንገድ ለመሄድም ኃይል ወሳኝ ነው። የበላይነትን ተቀናጅተህ ስትሄድ የምታገኘው ውጤትም የሚያክል ነው። ጥላሁን እጅግ በጣም እናመሰግናለን።
0: እነዚህ ጠላት ሀገሮች የእስራኤልን ኃይል ክንዷንን በትክክል ያውቃሉ። አሁን ያዋጣቸው ሲሉ ነው እንግዲህ በዚህ የመጡብን።
1: አመሰግናለሁ።
0: አመሰግናለሁ።
1: እሺ፣ እግዚአብሔር ይስጥልን።

የተከበራችሁ አድማጮቻችን እንግዲህ የሆነ ቀደም ሲል እንደተናገርነው ይሄን የአሸንዳን ባል ምክንያት በማድረግ ነው ዛሬ ይሄን ሙዚቃ የሚያቀርብነው። እንግዲህ አሸንዳ የሚለው ይሄ ባል እንግዲህ ወይም የሴቶች ቀን ተብሎ የሚጠራ ነው። በተለይ በትግራይና በአማራ አካባቢ በብሔራዊ ባህል ይከበራል። ይሄም ባንዳንድ አዋሳኝ ቦታዎችም ባሉ መከበርም ተጀምሯል። ከዚህ ውስጥም በላሊበላ አገው አከለ ኩዛይ አካባቢዎችም ባሉ የሚከበር ነው። በ300 ዓመተ አም በሳባውያን ህዝብ በአክሱም ውስጥ እንደ ተጀመረ የታሪክ አጥኚዎችም ይናገራሉ። በዚህ ዙሪያ ባሉ በወጣት ልጃገረድ ሴቶች በትግራይ ከሚከበሩ ታላቅ ባላት አንዱም ነው። የትግራይ ሴቶች ይሄን በዓል ለማክበር በጉጉት ይጠብቁታል። አሸንዳ ቃሉም ከትግረኛ የመጣ ቃል ነው። ትርጉሙም ከሳር አይነት የተሰጠ ሲሆን እንዳውም እንደ አንድ ነጭ ሽንኩርት ቅጠል የሚመስል ሰፊ እና ረጅም ተክል አለ። ይህ ተክል አሸንዳ የሚል ስም አለ። አሸንዳ ይባልና ይሄ አሸንዳ የሚለው ለተሰጠው ለበዓሉ የተሰጠውም ለዚህ እንደመነሻ ተደርጎ የሚታወሳል። አሸንዳ በዓል የሚከበረው እንደ ኢትዮጵያ ዘመን አቆጣጠር ከነሐሴ 16 እስከ ነሐሴ 18 ቀን ድረስ ነው። ይህም በትግራይ አካባቢ ይከበራል ብለናል። በአሁንም በሰፊውም በራያ አካባቢም ይከበራል። ሌሎችም በተጨማሪ ሀገራትም እንደ ኤርትራም ቢሆን ጎጃም፣ ጎንደር፣ ሸዋ፣ ኦሮሚያ ክልልም በሌሎች አካባቢም ያው በሀገራችን በእስራኤልም መከበር ተጀምሯል። አሸንዳ የሴቶች ቀን የሚል ብሔረሰብ ያለበት በባህል የተዘጋጀ በዓል ነው። በዚህ ምክንያት ነው እንግዲህ ከሳባውያን አክሱም ዘመን ጀምሮ የነበረ ነው ማለት እንግዲህ እስከ 300 ዓመት በፊት ይህ በዓል እየተከበረ የመጣ ነው። እንግዲህ እንግዳችን መስመር ላይ ለማግኘት እየፈለግን ነው፣ እየጣርን ነው። እስከዛው እንመለሳለን።

0: የተከበራችሁ አድማጮቻችን እንደቀጠለ ነው። መስመር ላይ ሰናይት አባይ ትገኛለች። ሰናይት ሰላም ጤና ይስጥልኝ፣ እንደምን አመሸሽ?
1: ሰላም ሰላም አይስጥልኝ፣ እንዴት ነህ? ሰላም ነው? እንዴት አመሸሽ ወንድማለም? ሁላችንም ሰላም ብያለሁ።
0: እናመሰግናለን። መልካም በዓል ማለት ይቻላል አይደል?
1: አዎ፣ እንዴ በሚገባ
0: የአሸንዳ በዓል ሽርጉድ እያላችሁ ነው።
1: እንግዲህ
0: የአሸንዳ በዓል በተለይ የሴቶች በዓል ነው ይባላል። በተለይ በትግራይና በአማራ ብሔር አካባቢ በጣም በሰፊው የሚከበር በዓል ነው። አሁን በዓሉ በተለያዩ ቦታዎችም እየተሰራጨና እየተከበረ ይገኛል። በሀገረ እስራኤልም ይከበራል። ይኸው አንዱም እንግዲህ እንደ ምሳሌ አንቺና ባልደረቦችሽ ናቸው። እስኪ ከመቼ ጀምሮ ነው ማክበር የጀመራችሁት? እንዴት ነው በዓሉ የምታከብሩት?
1: ሰውዬ የእውነት ለመናገር ዘንድሮ አሸንዳ በዓል በእስራኤል ያው አምናም በተወሰነ መልኩ ነበረ፣ ያው እንደ ዘንድሮ በትጥቁ ባይሆንም ግን ዘንድሮ ግን እውነት አንድ ወር ከምናምን ጀምረን ነው ዝግጅት የጀመር ነው። እንግዲህ ያው ሰዓቱም ቀኑም ደርሶ ያው ዛሬ እንግዲህ አሁን በዛሬው ቀን እንድናከብር አሁን ኦልሬዲ ዘመ ሁኔታ ጓደኞች ጀምረዋል። ያው እኔ ትንሽ ከአንተ ብትላለኝ ነው እንጂ አቋርጬ የመጣሁት። በጣም ደስ የሚለው በጣም በቃ በአማረ ሁኔታ እያከበርን እንገኛለን።
0: እንዴት ነው የምታከብሩት? አልባሳት፣ የተለየ አልባሳት አለ? የተለየ ምግብ? እስኪ የበዓሉን ወደ ሂደቱ ሁኔታውን እስኪ።
1: አልባሳት አለን፣ የወሎ አለን፣ የተለያዩ አልባሳቶች አሉ። ያው እንግዲህ አሸንዳ የልጃገረዶች በዓል በመሆኑ በአማራና በትግራይ ባሉ ልጃገረዶች በዓል የሚከበር ስለሆነ ብታችን የወሎ አለን፣ የጎንደር አለን፣ የተለያየ አልባሳቶች አሉ። ምግብ ደግሞ ያው እንግዲህ በምንችለ መጠን ያው ሀገራችን ባህላችን የሚያስጠራ ምግብ አዘጋጅተናል።
0: ይሄ በዓል አሁን እንግዲህ ስታዘጋጁተኝ መቼም በሰፊውና በትልቁ እያዘጋጃችሁት እንደሆነ ይገባኛል። እንደው ምንድን ነው የሚኖር በምሽቱ ላይ ስታገኙት? በዓሉ ሙዚቃውም አለ ወይስ እንዴት ነው ያከባበሩ ሁኔታ? የጭፈራ ሁኔታውም አለ? ጭፈራውም የተለየ ነው
1: እንዴ? አሸንዳዬ ነው አሸንዳዬ ያልን። ያው እንግዲህ ልጃገረዶች በሚጨፍሩት መሰረት እኛም ሴቶች ሰብሰብ ብለን ልክ እንደ ሀገራችን እናከብራለን።
0: እንግዲህ አንዳንዶች የአሸንዳ በዓል ጊዜም ለምሳሌ በተለይ እንደ ጥምቀት በዓል ሲከበር አሁን በኢትዮጵያ ሎሚ ይወረወራል ማለት ይባላል። በአሸንዳ ጊዜስ እንደዚህ አይነት ነገር አለ ወይ? ምክንያቱም ይሄ የልጃገረዶች የሴቶችም በተለይ በሴቶች በደማቅ የሚከበር ስለሆነ እንደዚህ አይነት ሁኔታ አለ ወይ?
1: አሸንዳ ያው እንደሚታወቀው የሴቶች የልጃገረዶች ብቻ ስለሆነ ወንዶች አብዛኛው ጊዜ ወንዶች አይካተቱም። እኛ ብቻ ምነት የምናከብረው ግን ያው መንገድ ላይ ይሄን ያው አሸንዳ እያለ መንገድ ላይ በሰዎች ላይ ስናረግ ያው በዛ ሰዓት ለከፋ ምናምን ይኖራል።
0: መከፋም መጉተትም እዛም መታጨትም ይኖራል።
1: አዎ ይጠጋሽ እንጂ ያው አዳራሹ ላይ ግን ወንዶች ብዙም ስለሌሉ እኛ ሴቶች ብቻ ነን። መንገድ ላይ ግን ያው በምንዞርበት ሰዓት
0: እየተጨፈረ ይዞራል።
1: አዎ ይዞራል።
0: ይሄ ዘንባባ ውስታችን የሚታሰረው አላችሁ?
1: እሱ እውነት ለመናገር ያው እዚህ ሀገር ያው እንደ ሀገሩም እሱ ብዙም አዘጋጀንበትም፣ ግን በዛ ትክ መሰረት አልባሳቶች አመጠናል። ልብሶች አለን እንደ ሽር ነገር አድርገን የወሎ ባህል ነው እሱ። እኔ አጋጣሚ እሱ ነው አልባሳት የለበስኩ። በጣም ነው የሚያምረው። በጣም ደስ እውነት እንደ ዘንድሮ እኔ እውነት ደስ ሆኛ ያቀብ።
0: እንዴት ነው የምታከብሩት? አሁን የት ነው የምታከብሩት? ወደ ስንት ሰዎች ነው
1: የምናከብረው? ቴላቪቭ ነው። ቴላቪቭ ጆን ክለብ ነው። ቴላቪቭ ወደ ኢምባሲ አካባቢ
0: በዛ ነው ፕሮግራሙ። ጥሪ አለ ተዘጋጅተዋል?
1: አዘጋጅተናል። ከወር በፊት ለቀና ቲክቶክ ላይም ጋብዘናል። በጣም ብዙ ሰው ነው እየጠጣ ያለው። እንግዲህ እስከ ጠዋት ነው። በጣም ደስ የሚሽት እናመቻለን ብለን እንግዲህ እናስባለን ከእግዚአብሔር ጋር። እኔ በጣም ዘንድሮ በጣም ደስ የሚለው
0: አድራሻውን ልትነግሪኝ ትችያለሽ? ኤምባሲው አካባቢ ነው ያልሽ?
1: አዎ ጆን ክለብ አድራሻው አንዴ።
0: ይህ እንግዲህ ያው በውይይታችን ስርም የምናዳምጠው እንግዲህ የአሸንዳ ሙዚቃ ነው። ዘፈኑም ሁሉም የተለየ ሁኔታ ነው። በዚህ ዙሪያ ግን በእውነት ጥልቅ ጥናት ሊደረግ ይገባል። በምን ለምን እንደሚከበር የሚለውም ርዕስ እና ለምንስ ልጃገረዶች ብቻ ነው ይሄን የሚያከብሩትኝ? በእውነት ቀደም ሲል እንደጠየቅኳትም ይህን አይነት የሚያካሄዱትም የሚሄደውም ከመቼ ጊዜ ጀምሮ ነው? ቀደም ሲል በአገኘሁት መረጃ መሰረት እንግዲህ ከ300 ዓመት በፊት የሚከበር በዓል ነው። በሳባውያን በአክሱም ዘመነ መንግስት እንደተጀመረ ነው እንግዲህ ታሪክም የሚገልጸው። በጣም በሚገርም ሁኔታ አሁን ግን ወደ አገር አቀፍ እየተራመደ የመጣ ነው። ሰናይት መስመር ላይ ነሽ? አሁንም አካባቢውን አገኘሽው? እንዴ መምጣት ለሚፈልጉ ሰዎች ምናልባት
1: መምጣት ለሚፈልጉ ሰዎች ኢትዮጵያ ኤምባሲ ጆን ክለብ እዛ ኢትዮጵያ
0: ኤምባሲ
1: ብትሎ ነው እዛ አካባቢ ነው አለ ቁጥርም አለን ፖስት አድርገናል ቲክቶክ ላይ። በዚህ አጋጣሚ በጣም አደንቃቸው እነ ኬረን መለሳለች ጓደኞች እነ ሰላም በጣም ብዙ ልጆች አሉ በዚህ ተፈጠረውበት ባልባሳ ዙሪያ ሰላም ዲኮራለች በጣም ጎበዝ ልጆች እና ሁላችሁንም በጣም እኔ ሴቶች ዘንድሮ በቃ አልተቻለም
0: አልተቻለም
1: እውነት ለመናገር ቀጥታ ላይ ባሳየት በጣም ደስ ነበር። እንግዲህ ያው ቪዲዮውን እርክላ ያለው ቀን ሲሆን
0: ጥሩ መልካም ምሽት ይሁንላችሁ መልካም በዓል ይሁንላችሁ እንላለን።
1: አመሰግናለሁ ሁላችሁ መልካም በዓል አመሰግናለሁ ኦኬ።

የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊገባደድ ትንሽ ደቂቃዎች ነው ቀርተውን ያሉ። አንዳንድ ሰዎችም እንግዲህ ስርጭታችን የሰሙ መልእክት እየላኩልን ነው። አረኛም ያከበር ነው ያሉኝ ነው። እንግዲህ ሁላችሁም ቢሆን ታከብሩት ይሄን ባልም ያከብር መልካም ባል ይሁንላችሁ እንላለን። በስርጭታችን መሳካት ለተባበሩን በቴክኒክ ባለሙያችን ቫሌን ሶሎሚንኮ ምስጋና ይድረሰው። እንዲሁም ጋስተኛ ጥላሁን መልኬ ሰናይት አባይ ስለ አሸንዳ ምሽት በዓል ዋዜማ ስላካፈለች እንጂ በጣም እናመሰግናለን። እንግዲህ የአሸንዳ በዓል ከነሐሴ 16 እስከ ነሐሴ 18 ቀን ድረስ በትግራይና በአማራ ክልል ብሔር በተለይ በብዛት የሚከበር በዓል ነው። የሳባውያን ህዝብ በአክሱም ዘመን ከዛሬ 300 ዓመት እንደተጀመረ ታሪክ አጥኚዎች ይናገራሉ። ወጣት ልጃገረዶች ሴቶች በይበልጥ በዓሉን አድምቀው ያከብሩታል። በድጋሚ መልካም በዓል መልካም ለተሰንበት ለሁላችንም።